0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ ለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከባልደረባዬ አይቾ ባየ ጋር የተለያዩ ወቅታዊ ዘገባዎችን እናቀርባለን። አይቾ እንደምናለ?
1: ተናስ ይሰጠኝ እንደምና?
0: ደህና ነኝ። እንግሊዝኪ የመካከለኛውን ምስራቅ እና የዓለምን ተጨባጭ ሁኔታ እንደው ባንተና እኔ እይታ ባጭሩ እንመልከተው። አይቾ እንግዲህ በመካከለኛው ምስራቅ ውስብስብ ያሉ ብዙ ነገሮች አሉ። ሊባኖስን ስንይዝ የኢራን ጉዳይ አለ። ኢራን፣ ሶሪያ፣ ጋዛ የት ነው መውጫው? እንደገና ደግሞ ፕሬዝዳንት ትራምፕ የሁሉ ወሳኝ ናቸው የተባሉ ቅሬታ እየተሰማ ነው። በእስራኤልም ጉዳይ እንዴት ተመለከቷል?
1: በሚገርም ሁኔታ መመልከት እንችላለን። አሁን ያለንበት ዓለማችን ወዴት እየሄደች ነው? መካከለኛው ምስራቅ ወዴት እየሄደ ነው? በተለይ ደግሞ ይህ የአሜሪካና እስራኤል በኢራን ላይ የተከፈተው ጦርነት ምን ውጤት ሊያስገኝ ነው? መጀመሪያ አካባቢ ጥሩ አዲስ ሁኔታ እየመጣ ነው ተብሎ ታስቦ ነበር። በኋላ ግን ወደ አጣብቂኝ የተገባበት እንደውም ፕሬዝዳንት ትራምፕ መውጫ ቀዳዳ የሚፈልጉበት ክስተት እየሆነ እየመጣ ነውና በጣም አስቸጋሪ ጊዜ ነው ያለንበት።
0: ልክ ነህ፣ አስቸጋሪ ነው። መካከለኛው ምስራቅ አሁን ባለው ሁኔታ እስራኤል በሊባኖሱ የህዝበላ ድርጅት ጋር ከምታደርገው ጦርነት፣ በዚህ በሶሪያ ባለው ሁኔታ፣ እንዲሁም ደግሞ በዚህ በጋዛ ሰርጥ ባለው የሐማስ ድርጅት እና ሌሎች አካላት ጋር ያለው ጦርነት ውስብስብ ወዳለ ሁኔታ እያስገባን ነው። እንዴት ያልቃል? እንዴት ይህ ነገር መጨረሻው ምንድን ነው የሚለው ሁላችንም አጓጉቷል።
1: በእውነት አንዳንድ ይህን ጉዳይ በምትመለከትበት ሰዓት እጅግ በጣም ውስብስብና አስቸጋሪ የሆነ ጉዳይ እየተከሰተ ያለ ሁኔታ ነው። ያሰብከው ነገር ቀርቶ ያቀድከው ነገር ቀርቶ ያላሰብከውና ያልገመትከው ነገር እየተፈጸመ ያለበት የሰዓት ነው። በተለይ በኢራንና በአሜሪካ በእስራኤል የነበረው ጦርነት ወደ ተኩስ አቁም ስምምነት መሄዳቸው ፕሬዚዳንት ትራምፕ ይሄ ትልቅ ስህተት ነው። ምክንያቱም በዛን ሰዓት በተጀመረው ቅጽበት በተጀመረው ኃይል በተጀመረው ጥንካሬ ኃይልን አጠናክሮ ቢኬድ ኖሮ አሁን ካለንበት ደረጃ አንደርስም ነበር። አሁን እየተንሸራተትን አሜሪካም ኃያልነቷን በደህና ጊዜ ያስመለሰችውን ዙራ የጣችበት፣ እኛም ምንም እንኳ መከላከያ ሰራዊታችን ጀብድ የሰሩበትን ማንም ሊወስደው ባይችልም ዞሮ ግን በሰው እጅ የተያዝን ያስመሰለ እስካሁን ደስ አስመስሉ እየተናገር ቢሆን አሁን በትክክል እየሆነ እያተረጋገጠል እየመጣ ነው። ባለፈው ሰኞ ዕለት ማታ አይተሃል፣ ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካትስ ዳህያና ቤሩትን እንገባለን በማለት ዳህያ ውስጥ ያሉትን በደቡብ ሊባኖስ ማለት ነው የነሱን ልቀቁ ብለው ካስለቀቁ በኋላ ህዝቡ ተሞ ከለቀቀ በኋላ ማታው ላይ ፕሬዚዳንት ዶናልድ ትራምፕ ተኩስ አቁም ስምምነት ይሆናል ሁለተኛ እንደገና ያለንበት በተኩስ አቁም ስምምነት ነው ሁለተኛ ዙር እንደገና በተኩስ አቁም ስምምነት ነው። ይሄ እኮ የሚያሳየው ምንድን ነው? ሀገራችን በእውነት መንግስት እንደሌለ አድርጎ የሚያስመለክት ሁኔታና ትንሽ የሚያሳፍርና ሞራልንም የሚነካ ጉዳይ ተከስተበት። ምናልባት እዚህ ላይ ፕሬዚዳንት ትራምፕ መውጫ ቀዳዳ የሚፈልጉ መስለው ይታያል ይመስለኛል።
0: ብዙዎች እያሉም እንደሱ ነው።
1: ምክንያቱም እኮ የተጸጸቱበት ነገር አለ መስላለኝ። ሲባል እንደነበረውም ሳይፈልጉ ጠቅላይ ሚኒስትር ቢንያሚን ናታንያሁ ናቸው እንዴ ወደዚህ ጦርነት ገፋፍተው እንዲገቡ ያደረጓቸው? ምነው የራሳቸው አቋም የለም? ምነው ራሳቸውን መወሰናቸው?
0: ለአሜሪካስ ኢራን ስጋት አይደለችም ወይ? ከ1980 ዓ ም ጀምሮ ጸረ አሜሪካ እንቅስቃሴ አይደለም የምታደርግ ወይ? ብዙ ነገሮችን በአሜሪካና በኢራን መካከልም እኮ ብዙ ነገር አለ። አሁን ኢራኖች በዚህ አንዴ ተኩስ አቁም ስምምነት ተደርጓል ፕሬዝዳንት ትራምፕ ሲያራዝሙት ኢራኖች የልብ ያገኙ ይመስለኛል። አሁንስ እያሉ ያለው ምንድነው? አሁን ድርድር አሜሪካ ከኛ ጋር የምታደርገው ወዳ ሳይሆን ባለን ጦር መሳሪያና ባለን አቋም ምክንያት ነው እንጂ ለኛ አዝነው ነበር እያሉ እንደተናገሩ ሰምተናልና፣ ይሄ ማለት ድሮን አለን ሚሳኤል አለን የፈለግነውን በአሜሪካ ላይ በመካከለኛው ምስራቅ ማድረግ እንችላለን ያሉበት ሁኔታ፣ አሜሪካም ብዙ የጦር ሰፈሮችን በዚህ አካባቢ ገንብታ እነዛንም ኢራን ያጠቃችበት ሁኔታ ሰምተናል እና እንደው በአሁኑ ወቅት ወደ የት ነው ምንሄድ? ድርድሩ መቼ ነው መጨረሻ የሚያገኘው የሚለውም ግራም ያጋባ ነው።
1: እጅግ በጣም ግራም ያጋባ ነው። በተለይ በአሁኑ ሰዓት ያለው በሰሜኑ የሀገራችን ክፍል ያለውም የተኩስ አቁም ስምምነት ከተባለ ወዲህ ከ14 በላይ ወታደሮቻችን ያጣንበትኝ ሁኔታ ነው። አሁን እንደገና ኦኬ፣ ባለፈው ሰኞ ዕለት ማታ ተኩስ አቁም ስምምነት ተደርጓል፣ ፕሬዚዳንት ወጣው እንደተናገሩ ተኩስ አቁም ስምምነት ተደርጓል ብለዋልኝ። ምን የተኩስ አቁም ስምምነቱ በተኩስ አቁም ስምምነት ላይ የሚሆነው አንዱ ስምምነት ተግባራዊ ሲሆን እንዴት ሁለተኛው ስምምነት ላይ ተግባራዊ ሊሆን የሚችለው? እያየን ነው አይደለም? አሁን ድረስም ይሄ ጥቃቅን ድሮኖች የሚወነጨፉበት የአደጋ ማስጠንቀቂያ ድሮን የሚሰማበት ነው እና ምን አይነት የሰላም ድርድር እንደሆነ የሚታወቅ ነገር የለም። ዞሮ ግን እስራኤል እዚህ ላይ አጣብቂኝ ውስጥ የገባች ይመስለኛል። እንዴ ምክንያቱም በዚህም ከአሜሪካ ጋር ያላት ወዳጅነትን ማጣት አትፈልግም። በሌላ በኩል ሳይ ደግሞ አሜሪካ በአሁኑ የምትመለከተው ያገሯን የራሷን ጥቅም እንጂ በተለይ ፕሬዝዳንት ዶናልድ ትራምፕ አሁን በየሁለት አመቱ ባገራቸው የኮንግረስ ወይም
0: የማሟያ
1: የመማክርት አባላት የሚመረጥበት ምርጫ ሲሆን ከዛ አሁን ያላቸውን አብላጫ ማጣት አይፈልጉም። ለዛ ይመስለኛል አሁን ብዙም ድጋፍም ሰለላቸው ጊዜ ያራዘሙ ይሄንን በምንም ብለው መውጫ ቀራራ ሲያገኙ ለመውጣት እንጂ ይሄን ያህል አሜሪካ እየተማጸነች ኢራንን የምትማጸንበት ኢራን እንዳሸናፊነት የምትቀርብበት ምክንያት ምንድነው? እዚህ ላይ
0: ይሄ ምንድነው የሚባል በአማርኛ ወይ በዘፈንሽ ከዘፈንሽ ባላፈርሽ ነው የሚባል እንደዛ ነው። አሁን ጦርነት ከገጠምክ በኋላ አሜሪካ ብዙ ጦር መሳሪያ አላት፣ ብዙ ኃይል አላት፣ ባለም ላይ ተጽዕኖ ፈጣሪነቷም ከፍተኛ ነው። እስራኤል አስደናቂ የጦር ሁኔታዎችን አሳይታለች።
1: በትክክል
0: እስከመጨረሻው ሄዶ ኢራን በቃኝ በቃ አስታርቁኝ እስከምትል መደብደብ ሲቻል አርባ ቀን ጦርነት ቆየነ። እዛ በኋላ በአሜሪካ አማካኝነት የተኩስ አቁም ስምምነት ተደረገ ተባለ። ፓኪስታን አስታርቃ ያለው ነገር አሁን ወዴት እንደምንሄድ አቅጣጫውንም ማወቅ አንቻል። ለኛ እንኳን ለተንታኞች ለፖለቲከኞች ለውሳኔ ለሚሰጡት ተውና ለኛ እንኳን ነገሩን ለማቅረብ ጧት የተነገረው ነገር ማታ ተቀይሮ ታገኛለህ። በሂዝበላም ጉዳይ በዚህ በሶሪያም ጉዳይ በአጠቃላይ በጋዛውም ራሱ ጉዳይ ማን ነው የሚወስነው የሚለው ሁሉን ግራ ያጋባ ነውና እስራኤል አሁን የራሷን እድል በራሷ ጣፈንታ መወሰን ያለባት ያለ ሁኔታ መስሎ ይታየኛል። ምጨምረው ካለ
1: እውነት ነው። ይሄም ለውድ ቀደም ሲንዳልኩም አጣብቂኝ የገባችበት ይመስላል። በዚህም አሜሪካ ወዳጅነት ማጣት አትፈልግም። በዚህም በተለይ አሁን ደግሞ ደምርጫ ይሄድን ስለሆነ በጣም የሚሰጠው ውሳኔ በሙሉ እጅግ በጣም ወሳኝነት አለው። ለሚቀጥለው ለሚደረገው ብሔራዊ ምርጫም የራሱን የቾለ አስተዋጽኦ ያደርጋል። አጭናፊው ነህ መቅረብ ኢራንን አንበርክከ መቅረብ ይህ ለጠቅላይ ሚኒስትሩ በጣም ትልቅና ለ30 አመት ያህል እንግዲህ በስልጣን ከመጡበት ጊዜ ጀምሮ የተነገረ ያለው ሁሌም አንግበው የሚሄዱት ይህን መሮ ግብ አድርሰው አቸናፊ ሆኖ ቢቀርብ ኑሮ ማን እንደሳቸው ግን
0: ይሄ እንግዲህ በቀጣይ የሚታይ ይሆናል። ህዝቡ ገምግሞ ማን ጥሩ አይደለም የሚለው
1: ዞሮ ዞሮ ግን መከላከያ ሰራዊታችን ያገኘውን ድል ማንም ሊወስደው ማንም ሊያደርገው የማይችል
0: እዚህ ላይ ግን እኔ አሁን ኢራን ባለችበት ሁኔታ ከቀረች የአያቶላ አስተዳደር ስልጣኑን ይዞ የባሊስቲክ ሚሳይሎች ጉዳይ መፍትሄ ሳይገኝለት የኒውክለሩ ጉዳይ መፍትሄ ሳይገኝለት በተንጠልጠል ከቀረ ሁኔታው ለእስራኤል በተለይ በመካከለኛው ምስራቅ ውስጥ እንዲያውም በጣም አስጊ ሁኔታ እንደሚመጣ ኢራንን ወደፊት ሊዳፈር የሚችል አካልም አይኖርም።
1: አንደኛ ኢራን አሁን ከነበረበት ከጦርነቱ በፊት ጠንካራ ኃያል ከነበረችበት በተለይ ኢራን ከጦርነቱ በፊት የነበረችበት አቋም ኃያልነቷ የበለጠ እጥፍ ነው ተጠናክራ ነው የምትወጣው በዚህ ጦር። ምክንያቱም ይህን ያህል ውርጅብኝ ይህን ያህል የጦር በዓለም አንደኛ የተባለው የጦር ኃይልና በመካከለኛው ምስራቅ አለ የሚባለው በዓለም ተግዳዳርነት የሌለውን አየር ኃይላችን ያን ያህል ውርጅብኝ ያን ያህል ቦምብ ያን ያህል አውርዶባቸው ከነ በሁለት እግር ቆመው አለን የትም አንሄድ ማን እንቀነቅ ማለት የትልቅ ጀብሩ ለነሱ። ለነዋሪዎቹስ የአያቶላውን መንግስት የማይፈልጉ እነዛ ተቃዋሚዎቹስ ምንድን ነው ጣፈንታቸው የሚሆን? ነገ ማልዳስ ወጠው መብታችን እናስከብር ብለው ወጠው ይናገራሉ? ማንን ነው የሚያምኑት? ፕሬዚዳንት ትራምፕ ምን ነበር ያሏቸው? ምን ነበር ሲሏቸው የነበር? ዛሬ ደረጃ አለን እና ይሄ በፍጹም መፍቶ ለአሜሪካን ቢሆን ለራሷ አሁን ይሄ ዞሮ ዞሮ በኢራን እና በእስራኤል ያለው ጦርነት ይባል እንጂ ዞሮ ዞሮ ይሄ የዓለም ጦርነት ነው። ቻይና በጎኑና እየጠበቀች ነው። ራሻ በጎኑና እየጠበቀች ነው። ሰሜን ኮሪያ በጎኑና እየጠበቀች ነው። አሜሪካ አሁን በምታስገኘው ውጤት ለኋላው ትልቅ ተጽዕኖ አላት። የእሷን ግምታ እይታ ነው ይሄም የዓለም አስተዳዳሪ ነኝ የምትለው አሜሪካ እየነልሻ
0: ትክክል። እንግዲህ ሊታሰብበት ይገባል። አሜሪካ ለራሷ ብላ ማሰብ አለባት ብዙ ነገር። አይቸው በጣም ነው እናመሰግን። በመጨረሻ እንግዲህ አንድ ሙዚቃ እስኪን ጋብዝህ። ይህን የጦርነት ውጥረት ብዙ ተመልክተናል። አንድ ሙዚቃ እስኪ ደስ ያለህን የማን ልጋብዝህ?
1: እንግዲህ በቅርብ ገበያ ላይ ያወጣችው አገራችን ድረስ መምጣትም ያስደሰተችን ድምፃዊት በአምላክ ሸዋ የሚለውን አዲሱ ሙዚቃ ቢሆን ደስ ይለኛል። ሸዋለም አመሰግናለሁ።
0: አለም ሰፋ ይበል። ሸዋለም እንጋብዛለን። እናመሰግናለን።
1: ደስልን። ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን የማህበራዊ ጉዳይ ሰራተኛ የትዳርና ቤተሰብ አማካሪ ከሆነችው ወይዘሮ ምናሉ ተስፋውን ጋር በተለያዩ ቤተሰባዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን ምናሉ፣ እንደምን አለሽ?
1: ጤና ይስጥልኝ ሰጠኝ ሰማለ።
0: እኔ ደህና ነኝ፣ አንቺ እንዴት ነሽ?
1: እግዚአብሔር ይመስገን።
0: እናመሰግናለን እንግዲህ ሙያዊ አስተያየትሽን ምክርሽን ለመስጠት ፈቃደኛ ስለሆንሽ። ያው በቤተሰብ የተለያዩ ጉዳዮች አሉ፣ እነሱን እያነሳን እንነጋገራለን። ከኛ ማህበረሰብ በተለይ በእስራኤል ከምንኖረው የምናስተውለው በትዳር ውስጥ ግልጽነት አለመኖር፣ ምክክር አለመኖር አንዱ የመወሰን ሁኔታና እንደው መፎካከሮች እየበዙ ለብዙ ችግሮች ይዳርጋሉ የሚሉ አስተያየቶችን በየጊዜው እንሰማለን። እና ምንድን ነው ሙያዊ ምክርሽ በዚህ ለእኛም ለአድማጮችም?
1: እሺ፣ በመጀመሪያ በጣም አመሰግናለሁ ሰጠኝ። እንደዚህ በየጊዜው ያለኝን እውቀት ለህብረተሰቡ እንዳካፍል ስለምትጋብዘኝ በጣም ነው የማመሰግነው። ከዛ ባሻገር እንግዲህ ያው ለጥያቄ፣ በነገራችን ላይ በእኛ ህብረተሰብ ላይ ብቻ አይመስለኝም ይሄ ግልጽነት አለመኖር ወይም ደግሞ አለመወያየት፣ በማንኛውም በማናቸውም ትዳር ላይ ያለ ነገር ይመስለኛል በአጠቃላይ። ምክንያቱም እንግዲህ እንኳን በሀገራችን አባባል እንኳን ሰውና ሰው ነው እና ጉልቻና ጉልቻም ይጋጫል ይባላል አይደለ? አርፎ የተቀመጡት ነገሮች እና በትዳር ላይ ደግሞ ሁለት ሰው የተለያዩ ሰዎች ናቸው እንግዲህ አንድ ለመሆን በትዳር ገበታ ላይ የሚሰማሩትኝ። በዛን ሰዓት እያንዳንዱ የራሱ የሆነ ሀሳብ አለው፣ እያንዳንዱ የራሱ የሆነ ምኞት አለው፣ እያንዳንዱ የራሱ የሆነ ስሜት አለው እና ቀስ በቀስ አንዳችን አንዳችንን መማር ወይም ደግሞ መልመድ አለብን። አለበለዚያ ግን ያው ቀድም ያልካቸው ነገሮች፣ አለመግባባቶች ወይም ደግሞ ግጭቶች የሚፈጠሩት እያንዳንዳችን ስሜታችን፣ ፍላጎታችን ለራሳችን ብቻ ይዘነው ስንቀር ነው።
0: በትዳር መጀመሪያዎቹ አመታት ውስጥ ፍቅር ይኖራል፣ አዲስነትም ራሱ ሊያጣላ ይችላል። ግን ቀስ እያለ ሲኬድ ደግሞ የመሰላቸቱን ሁኔታ ይኖራል፣ ምክክር ይጠፋል። አንደኛው እኔ ያልኩት ይላል፣ ቅድም እንዳልሽው በእኛ ማህበረሰብ ብቻ ሳይሆን በተለያዩ የማህበረሰብ ክፍሎችም ያለ ነው እና በፈረንጆቹ የምናየው የመመካከር ሁኔታ ይበዛል። እነሱ ጋም ችግር የለም ማለት አይደለም፣ እኛ ጋር ደግሞ መመካከር ያንሳል እና ባህላችንም ራሱ ዝም በሉ በቃ ተውት፣ ሽማግሌዎች እንኳን ሲያስታርቁ ተውት በቃ ያለፈው አልፏል ነው እንጂ ያለፈውን ችግር ለመቅረፍ ጥረት አይደረግም ብዙ ጊዜ።
1: ልክ ነው እንግዲህ ያው እንደዛ አሁን ያልከው የጠቀስካቸው ትንሽ ችግሮች ሲኖሩ በትዳር ላይ አንዳንድ በእድሜም ገፋ ያሉ አባቶቻችንም ሆነ ሽማግሌዎችም ሆነ አስታራቂዎችም ሆነ ብዙ አዋቂዎች አሉ እና በመመካከር ሰውም ያው ፍርሃተ እግዚአብሔር ያለው ሰው ትልቅ ሰው ያው እንደ እግዚአብሔር ማለት ነው እና ተው ሲል በቃ የመተው እንትን ነበረው ያን አምኖ ተቀብሎ ትልቅ ሰው ያለውን የማክበር እድሉም ነበረው ችሎታውም ነበረው። እንግዲህ ያው በነበርንበት ሀገር ማለት ነው። እዚህ ሀገር ስንመጣ ግን ሁሉ ነገር ይቀያየራል። ለትልቁ ሰው ሚዛን ያክል ቦታም አይሰጠውም። በህጉም ደግሞ ራሱን የቻለ ህግ ስላለ ሰው መማራት ያለበት ህጎች አገሪቱ ባወጣቸው ህጎችና ደንቦች መሆን ስላለበት በዛ መሰረት መከተል አለብን እና ህጎች ደግሞ መብትንም ግዴታንም ይሰጡናል ለእያንዳንዳችን ማለት ነው፣ ለሴቱም ለወንዱም። እና ቅድም ጠቀስ እንዳደረከው መጀመሪያ አካባቢ ሁለት ባለትዳሮች መጀመሪያ አካባቢ ያው እንግዲህ የራህ ድባሽ ወይም ደግሞ የጫጉላ ሽርትር ነው የሚባለው የመጀመሪያው ትው ጊዜ አዲስ አፍላ ላይ አፍላ ፍቅር እያለ መቼም ሰው አይጣላም። የማይጣላበት ምክንያትም ምንድን ነው? ብዙውን ጊዜ ገና ለመተዋወቅ ወይም ደግሞ እውነታዊውን ማንነትን ለማወቅ ዝግጁ ስላልሆነን ነው። የላይ የላይውን ነው። ግን ጊዜ እየገፋ በሄደ ቁጥር አላማዎቻችንን አንድ ለማድረግ ስንሞክር፣ ልጆች ሲታሰቡ፣ ማደግ ስናስብ፣ በዛን ሰዓት የእኔ ብቻ ሀሳብ በቂ አይደለም፣ የባሌንም ሀሳብ መረዳት መቻል አለብኝ፣ የባሌንም ምኞት መረዳት አለብኝ። ኦኬ፣ ምንድን ነው ምኞቱ? ምንድን ነው ፍላጎቱ? ምንድን ነው ችሎታው? በምን በምን ቢሰራ ስኬታማ ሊሆን ይችላል የሚለውን ነገር ለማዳመጥና እሱን ለማገዝ እኔ ክፍት መሆን አለብኝ፣ በቃ ዝግጁ መሆን አለብኝ።

0: እሱ ነው ዋናው።
1: አዎ ያለት ማማ ያለን ማለት ነው የሚሆነው ነገር ደስታ ለለን ያለ ያንዳችን አላማ ላንዳችን ቅሬታ የሆነ ያንዳችን ደስታ ለሌላኛው መከፋትን ያስከተለ ይሄደ ማለት ነው። ይሄንን በደም መነጋገር ካልቻልን እየተጠራቀመ በሆድ ውስጥ እየተጠራቀመ እየተደራረበ ሲሄድ ነገር እንግዲህ አንድ ቀን ይፈነዳና ከፍተኛ ችግር ይመጣል ማለት ነው።
0: በጣም ስለዚህ ለዚህ የሚያስፈልገው ግልጽነት ነው መወያየት።
1: በጣም አንዱና ዋናኛው ነገር እኔ ማስበው ማለት ነው ያለኝን የትዳር አጋሪ አንደኛውና ብቸኛው እሱ እንደሆነ ራሴን ማሳመን መቻል አለብኝ። ኦኬ ይሄንን ካሳመንኩኝ እግዚአብሔር የፈጠኝ ትልቁ ስጦታዬ ነው ብዬ ራሴን ማሳመን መቻል አለብኝ። እንደዛ ከሆነ እንግዲህ እግዚአብሔር የሰጠንን ስጦታ ማንኛችንም ስጦታችንን ትልቅ ስጦታ ካለን ያን ስጦታ እንዲባክንብን አንፈልግም፣ እንዲበላሽብን አንፈልግም፣ ዝም ብሎ አልባሌ ቦታ እንድናስቀምጠው አንፈልግም አይደለም። በደንብ አድርገን እንከረከበዋለን። የትዳር አጋራችንን በደንብ አድርገን ከእግዚአብሔር የተሰጠን ስጦታ ነው ብለን ካመንን ማለት ነው አመንን ከተቀበልን በደንብ አድርገን ጠዋት ማታ እየከበከብን እየተነጋገርን እየተመካከርን ግልጽነታችንን እያዳበርን ትዳራችንን በደንብ አድርገን ትልቅ ደረጃ ማድረስ እንችላለን።
0: በጣም አሁን ቤት ሰው ሲገነባ ባልና ሚስት ትዳር ሲይዙ የጋራ ቤት ነው። አንዳንድ ጊዜ የጋራ ቤት ሆኖ በጋራ እየተኖረ ደግሞ ሰዎች በየአቅጣጫው እሱም የሚፈልገውን ነገር የሚያደርግበት እሷም የምትፈልገውን ነገር የምታደርግበት ሌላው ይቅርና ሌላ ነገር የሚሰሩበት ሁኔታ ይመጣና ያ ደግሞ የቤተሰብ ጉዳይን ሲያፋልስ እናያለንና የጋራ መሆኑን አምነን የምናደርገውን ነገርስ በምክክር ከማድረግ ልቅ በየብቻችን መሄዳችን የሚፈጥረው ማህበራዊ ቀውስ ምን ያክል ነው?
1: እንግዲህ ያው ትዳር የሚያስብለው ምንድን ነው ብለን አሁን ከጠየቀው ጥያቄ ሌላ ጥያቄ መጠየቅ እንችላለን። ኦኬ ትዳር የሚያስብለው እንግዲህ ጥናቶችም እንደሚሉት እኔም እንደማስበው ማለት ነው ሁለት ሰዎች የተለያየን ሀሳብ የተለያየን ማንነት አንድ ለማድረግ ጥረት ማድረግ ነው። ያ ማለት ምን ማለት ነው? ሙሉ በሙሉ እኔነት እንደውጨ በባሌ ማንነት ልነዳ ማለት አይደለም። የራሴ የሆነ ማንነት አለኝ፣ ግን 50% ያ ቢሆን 50% ለትዳሬ ወይም ደግሞ የባሌነን ማንነት አስተብ ምኞት ለማሟላት ደግሞ የማደርገው ጥረት ይሆናል ማለት ነው። እና ያ ሲሆን የጋራ የሆነ የሁለታችን 100% አለ።
0: በጣም
1: የጋራ የሆነ ማለት ነው። ያንን የጋራ ነገር በማንኛውም ነገር ነው ደስ ሲለን ብቻ አይደለም ስንከፋም ነው የሚሆነው። ደሃ ስንሆን ብቻ አይደለም ስንበለጽግም ነው የሚሆነው። ስንደሰት ስንዝናና ስንስቅ ስንጫወት ፍቅር ላይ ስንሆን ብቻ አይደለም ስንኮራረፍም መሆን ያለበት። ስለዚህ የጋራ መሆኑን ከተገነዘብን ማለት ነው ሁለታችንም ተግተን 100%ን 100% ለማድረግ የመስራት ትልቅ እንትን አለበት ኃላፊነት አለበት። ኃላፊነቱ የሁለታችን ነው። ያንዱ ብቻ አይደለም። የሱ የባሌ ነው እሱ ነው ያስቆረፈኝና እሱ ነው ጥፋተኛ። ብዙ ጊዜ አብዛኞቻችን የራሳችንን ጥፋት አናየውም። ጥፋተኛ ነው የምንፈልገው ሁሉ ጊዜ ማለት ነው።
0: በጣም
1: እንግዲህ ሲጀመር ራሱ በመጽሐፍ ቅዱስም እንደምናየው ከአዳምና ከሔዋን ጀምሮ እንግዲህ ዕፀ በለስ ለምን በላህ ተብሎ ሲጠየቅ አዳም የመለሰውን አብዛኞቻችን እናውቃለን መጽሐፍ ቅዱስ የምናነብ ሰዎች። እኔ አይደለሁም እሷ ነች ለእኔ ከጎኔ ብቻዬ እንዳልሆን ብለህ የሰጠኝ ሴት እሷ ነች ያሳሳተችኝ አለ። ሔዋን ደግሞ እኔ አይደለሁም እባብ ነው አለችን። ግን ዓለም ሲፈጠር ከመጀመሪያው ጀምሮ ማለት ነው ኃላፊነት ለመውሰድ በጣም ይከብደናል።
0: ሰበብ ፈላጊ ዓለም ውስጥ ነው ያለን ማለት ነው።
1: አዎ አዎ ሁልጊዜ የራሴን ጥፋት አላየው ማየት አልችልም አብዛኛውን ጊዜ ማለት ነው። ይሄ ነው ትልቁ እንቅፋት። አሁን የትዳር እንቅፋቱ ይሄ ነው። ምክንያቱም ትዳር ትልቁ የህይወት ትምህርት ቤታችን ትዳር ሊሆን ይችላል። ለምን ኃላፊነት እየወሰድን ራሳችንን እየገመገመን ጥፋት ሲጠፋ ሁለታችን ስንጋጭ ማለት ነው አልስማማ ስንል አለመስማማት ከመሃላችን ሲኖር ምን አድርጎ ነው ለምን እንደዚህ ያደርገኛል ለምን እንደዚህ ይለኛል በማለት ፋንታ ማለት ነው ምንድነው ከተናገረው ነገር ያስቀየመኝ ነገር ምንድነው እኔ ምንድነው ያልኩትኝ። እንግዲህ አንድ ሰው ብቻውን ዝም ብሎ ከመሬት ተነስቶ አያስቀየምም አይደል? እኔም ከመሬት ተነስቼ ዝም ብዬ ባሌን ማስቆረፍበት ምክንያት የለኝም ወይም እቆረፍበት ምክንያት የለኝም። አንድ ታንጎ የሚባል ዳንስ አለ። እሱን ለመደነስ ሁለት ሰው ያስፈልጋል ይላሉ። እና ለማንኛውም ለጠብም ለፍቅርም ሰው ሁለት ሰው ያስፈልጋል። ስለዚህ የኔ ድርሻ ምንድን ነው?

0: የትኛው ነው በቶሎ የምቆጣ ከሆነ ማለት ነው ይሄንን ቁጣዬን ራሴ በራሴ የራሴን እየገታሁ ማለት ነው ኃላፊነቱን ወስጄ የሚያስቆጡኝን ነገሮች በደንብ ተገንዝቤ ያ ነገር በተደጋጋሚ እንዳይከሰት ጥረት ማድረግ አለብኝ።
1: አዎ በጣም ትልቅ ነገር ነው። በጣም ጥሩ ነገሮችን ነው ያነሳሻለሽው። ጥሩ ምናሉ እንግዲህ ሌላው ደግሞ አንዱ ችግር እየፈጠረ ያለው በትዳር ውስጥ የሚባለው የግብረስጋ ግንኙነት ውስጥ ግልጽነት አለመኖር፣ ሁለቱም ጾታዎች አንዱ በሌላው ላይ እርካታን አለማግኘት እንደ ትልቅ ምክንያት ይነገራልና በአጠቃላይ በዓለም ዙሪያም ጥናቶችን ይጠቁማሉ እንደዚህና እስኪ ስለዚህ ደግሞ በሙያሽ አብራሪልን።
0: በጣም ትልቅ ጥያቄ ነው ሰጠኝ። መጠየቅም ያለበት ጥያቄ ነው። ምክንያቱም በእውነት በእኛ በሀገራችን ብቻም ሳይሆን በብዙ እኔ ከብዙ ፈረንጆች ጋርም በተለያየ ሀገር ከመጡ ፈረንጆች ጋር አብሬ ይሰራለውኝ። የግብረ ስጋ ግንኙነት በሚነሳበት ሰዓት ማለት ነው በጣም ትልቅ እፍረት አለ። በጣም ትልቅ በቃ ተደብቆ በጨለማ ብቻ ጨለማን ተገን ተደርጎ የሚሆን ነገር የሚፈጸም ነገር ነው እንጂ ባስ የሚነገር ነገር አይደለም በአብዛኛው ህብረተሰብ ማለት ነው። በእኛ ህብረተሰብ ደግሞ በጣም ከዛ የባሰ ከፍ ይላል ማለት ነው ድብቅነቱ። ይሄ ማለት አይሆንም ማለት አይደለም። እንግዲህ ይሄ እግዚአብሔር የሰጠን የሁላችንም በረከት ነው። ዝም ብሎ እንትን የሚል ነገር አይደለም። ስንፈጠር አብሮ የተፈጠረ ነገር ነው። ግዴታ ለመብዛት ብዙ ተባዙም ብሎ በመጽሐፍ ቅዱስ እንትን እንደተባለው ሁሉ ዝም ብሎ ከመሬት ተነስቶ ማንም ሰው እንግዲህ ሰው አይፈጠርም። ስለዚህ አንዱና ዋነኛው ነገር የትዳር ማዳበሪያ ማለት ነው ግብረ ስጋ ግንኙነት ነው። ያ ማለት እዛ ላይም ልክ እንደ ቋንቋ ማለት ነው መግባባት ያስፈልጋል፣ መደማመጥ ያስፈልጋል። ያው ነገሩን በሹክሹክታ ወይም ደግሞ ውስጥ ለውስጥ በአይን ጥቅሻ በከንፈር ምጥጫ ብቻ በእንትን በማድረግ ስለለመድነ ብቻ ያው እንደዚህ አሁን እንደምናገረው ግልጽ አድርጎ ለመናገር እኔ ራሴ እየከበደኝ ነው አሁን እንትንምል። አዎ ግን ያው መነገር ስላለበት ነው መሆን ያለበት ነገር መሆን አለበት። እና አንዳንድ ጊዜ የተለያዩ ችግሮች ሊኖሩ ይችላሉ። እንግዲህ በሴትና በወንድ አብረው በሚኖሩበት ሰዓት ግብረ ስጋ ግንኙነት ላይ ማለት ነው የተለያዩ ችግሮች ሊኖሩ ይችላሉ። እና በዚህ ችግሮች ማለት ነው ችግሩን ይሄ ነው ብለው ሳይናገሩ ብዙ ትዳሮች የሚፈርሱ ትዳሮች አውቃለሁ፣ የፈረሱ ትዳሮች አውቃለሁ። በሐኪም ዘንድ ሊፈታ የሚችል በመነጋገር ዘንድ ሊፈታ የሚችል ራስን በራስ በመስራት ማለት ነው በራስ ላይ በመስራት ሊፈቱ የሚችሉ ችግሮች ስለማይነገሩላቸው እፍረት ስለሆነ ታፍኑ ስለሚያዝ በቃ እንደ ችግር ተቆጥሮ ማለት ነው ሐኪም ሳያውቅለት መድኃኒት ሳይገኝለት ብዙ ሰው በእውነት በሞራል ደረጃም ቢሆን ሞራላቸው እየተነካ በትዳር ደረጃም ቢሆን በቃ የማይፈርስ ትዳር ይፈርሳልና ግልጽነት ያስፈልጋል። ከሚስት የበለጠ ከባል የበለጠ ከትዳር አጋር የበለጠ ማንም ቅርብ ሰው አይኖርም። እናትም አባትም ራሱ እንግዲህ ይወልዳሉ እንጂ ከወለዱ በኋላ ለባል ለሚስት ነው ለልጅ ባል ለልጅ ሚስት ነው የሚያስረክቡ ልጃቸውን። ስለዚህ ሚስጥረኛ መሆን አለበት። ባሌ የኔ ሚስጥረኛዬ ነው ዋናውና አንዱ የመጀመሪያው ጓደኛዬ ባሌ ነው። እንደዛ ነው መሆን አለበት ብዬ የማምነው። ጓደኛ ያድርጌ ካየሁት ሚስጥረኛ ያድርጌ ካየሁት ሁሉንም ነገር ገመናዬን ይሸፍንልኛል ሁሉን ነገር ይሆነኛል ብዬ የማምነው ከሆነ ያለኝን ችግር በጣም ከባድ ነው ብዬ የማስበውን ችግር ራሱ ለማወያየትና ለሱ ለማስረዳት አይከብደኝም። እና ቅድም መጀመሪያ እንዳልነው ከመነጋገር በአጫጭሩ በትንንሽ ነገሮች በትንንሽ ከገና ከግብረ ስጋ ግንኙነት ከመዳረሱ በፊት ማለት ነው በትንንሽ ችግሮች መነጋገርን ካዳበርን ማለት ነው በኋላም ከፍ ያሉ ችግሮች ሲመጡ ለመነጋገር አይከብደንም። ስለዚህ መነጋገርን ግልጽነትን ማዳበር ያስፈልጋል።
1: በጣም ጥሩ ነው። መወያየት ያስፈልጋል፣ መነጋገር ያስፈልጋል። እዚህ ላይ ብዙ ልንሰራ ይገባል። ምክንያቱም አንዳንድ ጊዜ እሷ እኮ እንዲህ ናት እሱ እኮ እንዲህ ነው ይባልና ነገሮች ከቁጥጥር ውጭ ሆነው ሌላ የሚታሰብበት ሁኔታ ያመጣና ደግሞ የበለጠ ቀውስ የሚከተለውና በጣም ጥሩ ነገር ነው ያልሽን። እንግዲህ በአጠቃላይ በሁሉ ነገር የመወያየት ችግሮችን በንግግር የመፍታት ሁኔታ የሚያጋጥመን ተግዳሮት ፈተናም መፍትሄ እንዳለው ነው የምትጠቁሚን። እና ችግር ሲኖር በትዳራውም በፈረንጆች እናያለን ባለሙያዎች የመሄድ ሁኔታ አለ፣ የመደማመጥ ችግሮችን የመፍታት እኛ ጋር አልተለመደም። እና እንደው እዚህ ላይ ትንሽ የምጨምረው ነገር ካለ?
0: አዎ እንግዲህ የሁልጊዜ የምለው ነገር ነው። በእውነት እግዚአብሔር ይመስገን በአሁኑ ሰዓት ብዙ ባለሙያዎች በፈለጋችሁት ቋንቋ በፈለጋችሁት ቦታ ይገኛልና አንዳንድ አለመግባባቶች ሲፈጠሩ ወይም ደግሞ አንዳንድ ችግሮች በቃ ይሄ ካቅሜ በላይ ነው ወይም ደግሞ ይሄንን የበለጠ ባለሙያ ባማክር ያግዘኛል ብላችሁ የምታምኗቸው ነገሮች ችግሮች ሄዳችሁ ለባለሙያ ብታማክሩ አንድ ጊዜ ቆይ ይበቃል ሁለት ጊዜ ይበቃል ግዴታ ሁሉ ጊዜ በተከታታይ የሚሆን ነገር አይደለም ግን ባለሙያን ማማከር ያለውን ችግር ባጭሩ እንዲቀረፍ ያደርጋል ሊከፈል የሚችለውን ዋጋ በተሰባዩ ወይም ተዳራዊ ዋጋ ባጭሩ ሊቀየረው ይችላል ስለዚህ ዛሬ ምናገም እኔ የምመክረው ችግር ሲኖር ከቤት ይዛችሁ ብቻችሁን ዝም አትበሉ አፍናችሁ አትቅሩ ለባለሙያ አማክሩ
1: እዚህ መጨረሻም ተስተዳልፊው መልእክት ካለ በዚህ በትዳር ውስጥ ባለው እርግጥ ዛሬ የሚያልቅ አይደለም በቀደም እንነጋገርበት ጉዳይ ነው ለዛሬው ባለን ቃለ ምልልስ ተስተዳልፊው መጨረሻ መልእክት ካለ
0: እዚህ ላይ ማስተራረስ እንፈልገው መልእክት ሰጠኝ በእውነት መጀመሪያ ትዳር ውስጥ ስንሆን ማለት ነው ማአምነን መግባት ያለብን ወይም ደግሞ ከዛሬው ጀምሮ ማለት ነው እያንዳንዳችን ዛሬውኑ አዲስ ነገር መጀመር እንችላለን በነበረው 20 አመት 30 አመት የነበረው ትዳር ቢኖርም ዛሬ አዲስ ነገር ለማድረግ ውሳኔ ከወሰነን ማለት ነው ከዛሬ ጀምሮ ትዳራችን በጣም ጥሩ ሊሆንልን የበለጸገ ያደገ እንኳን ቀርቶ ለኛ ነውና ለጎረቤትም በቃ ልናስደስት ወይ የነሱ ትዳርማ የምናስብልበት ትዳር ልንመሰርት እንችላለን ስለዚህ ውሳኔ ነው ምን ይሉኝ የሚባለውን ነገር ተውት ምን ይሉኝ ይያልን በውጭ ስናስብ ነው ከቤት መጣን ምን ይለኝ ምን ትለኝ ይያልን ምን ልሰለሰለው ስለዚህ ዛሬውኑ ራሳችሁ ትዳራችሁን እንደማበልጸግ ትዳራችሁን ከፍተኛ ከነበረው አንድ መሰላል ከፍ ለማድረግ ዝግጁ ሆኑ ይችላልላችሁ የሚቻል ነገር ስለሆነ ነው
1: ይቻላል በትክክል በጣም እናመሰግናለን ያው በቀጣይም ያው መወያየታችን ይቀጥላል በዚህም ያበቃ ነገር አይደለም በጣም ነው እናመሰግነው ይዘሩምናሉ
0: አመሰግናለሁ ሰጠኝ

የሰው ልጅ ከተፈጠረበት ጊዜ አንስቶ እስከ ለተሞቱ ድረስ ለዓለማዊም ሆነ መንፈሳዊ ህይወቱ ስንቅ መሰነቅ አለበት። ይህን ስንቅውን የሚያደርገው ደግሞ የወደፊት እቅዱን ማለትም አደርገዋለሁ ብሎ የሚያቅደውን ህልሙን በማሰብ ነው። ይህ ህልም ደግሞ ራእይ ይባላል። በዚች ምድር ለመኖር የሰው ልጅ ብዙ ነገሮች እንዲፈጽም ፈጣሪም ይሁን ሀገርና ህዝብን የሚያስተዳድረው መንግስት ብዙ ኃላፊነቶችን ሰጥተውታል። የሰው ልጅ በህይወት ዘመኑ ነገ ይህን አድርጌ ማለትም ተምሬ ሰርቼ ነግጄና ርሼ በማለት የተለያዩ ተግባራትን እውን ለማድረግ የሚያልመው ህልም ነው ራእይ። አንድ ሰው ባለራእይ ከሆነ ደግሞ ምንም የሚያቅተው ነገር አይኖርም። ዛሬ ባለማችን ላይ የተሰሩ ታላላቅ ነገሮች ተግባር ላይ ከመዋላቸው በፊት በተወሰኑና ባለትልቅ ራእይ ባለቤት በሆኑ ሰዎች ታስበው የነበሩ ናቸው። እኒያ ለዓላማቸው ቆራጥና ጽኑ የሆኑ ሰዎች ምንም ተስፋ ሳይቆርጡ ህልማቸውን ሊያደርጉ በመቻላቸው ከነሱ አልፈው ዓለምን እየጠቀሙ ይገኛሉ። እኛም በምንኖርበት ህይወት ዘመን ምንም ነገር የሚያቅተን የለም በማለት ህልማችን ለማሳካት መሰናክሎች የማያሸንፉን ሰዎች መሆን አለብን። በተለይ ወጣቱ ትውልድ ጊዜያዊውን ነገር ትቶ ከታላላቆቹ ጎራ ለመሰለፍ ብርቱና በተስፋ የተሞላ መሆን ይገባዋል። ወጣት በሁሉም ነገር ቢገባ የሚያቅተው ነገር የሌለና ሊወጣ የሚችል ትኩስ ኃይል ነው። በመሆኑም አንድ እርምጃ ቀድመውን የተራመዱ ሰዎችን ምሳሌ በማድረግ ለታላቅ ስኬት መስራት አለብን። በአዲስ ገቢነታችን ወቅት ብዙ መሰናክሎች ቢገጥሙንም ከጠነከርንና እንወጣዋለን ብለን ካሰብን ሁሉንም አልፈን ታላቅ ደረጃ መድረስ የምንችል መሆናችንን ልናስገነዝብ እንወዳለን። ምንም እንኳ እኛ ካደግንበትና ከኖርንበት ማህበረሰብ ለየት ያለ ያኗኗር ዘይቤ ቢገጥመንም መንፈሰ ጠንካሮች ከሆን ከነባሩ ህብረተሰብ ጋር በቶሎ መቀላቀል እንችላለን። የፈለጉትን ነገር እውን ለማድረግ ባንዴ የማይሳካና እንዳቀዱት የማይሄድ ቢሆንም ጥንካሬ ካለ ህልምን እውን ማድረግ እንደሚቻል ከአሁን በፊት ለዓለም ታላላቅ ግኝቶችን ያበረከቱ ሰዎች ያሳለፉትን ህይወት ጉዞ በመዳሰስ ግንዛቤ ማግኘት እንችላለን። ትልቁና ሊሰመርበት የሚገባው ነገር እኛ ምሳሌ ማድረግ ያለብን ታላቅ ደረጃ የደረሱትን ሰዎች እንጂ እኔ ምንም አልፈጥርም ብለው ነገሮችን በቸልተኝነት ያለፉ ሰዎችን መሆን የለበትም። ከነባር እስራኤላውያን ጋር ለመዋሃድ በትምህርት ዙሪያ ብዙ ማተኮር እንዳለብን ላፍታ ያክል መዘንጋት የለብንም። ለመልካም ነገር አርአያ የሆኑ እንደ ምሳሌ የተወሰኑ አካላትን መጥቀስ እንፈልጋለን። ኤርጽኤልን ብንወስድ ይሁዳውያን ሀገር እንዲኖራቸው ብቻውን አቅዶ ዛሬ እኛ ሀገር እንዲኖረንና በኩራት እንድንራመድ ያደረገ ታላቅ ሰው ነው። የአፓርታይድን የዘረኝነት አገዛዝ ያስወገዱትን የኔልሰን ማንዴላን ህይወት ተሞክሮ ብንመለከት ደግሞ ለ27 ዓመታት ያክል በስር ቆይተው ሀገራቸውን ዲሞክራሲያዊት እንድትሆን ፖለቲካዋ እንዲረጋጋና እድገቷ እንዲመጥቅ ያደረጉ ታላቅ መሪ ነበሩ። ራእይ ያለው ሰው ተቀምጦም ሆነ ተኝቶ ሲያልም ይኖራል። አሸንፋለሁ ብሎ የተነሳ የሽንፈት ጽዋ በዙሪያው አይቀርብም። ፈጽመዋለሁ ያለ ትውልድ ተራራን ሜዳ የማድረግ አቅም አለው። በተስፋ የተሞላ አእምሮ አንድም ቀን ተርቦ አያውቅም። እወጣዋለሁ ያለ ልብ በሰሃራ በረሃ አትክልት ማትከል ይችላል። አያቅተኝም ያለ መንፈስ የእሳተ ገሞራን ፍንዳታ ይቋቋማል። ሰው ካልደረሰበት እደርሳለሁ ያለ ሰው የጨረቃን አፈር ይዞ መጥቷል። አንተስ፣ አንቺስ፣ እኔስ፣ እኛስ፣ እናንተስ፣ ሁላችንስ ምንድን ነው ራእያችን? ምንድን ነው ህልማችን? እያንዳንዳችን ውስጣችን እንጠይቀው። ይቅርታ እንዴት ለክፋት ፊት ሰጠን? ፍቅር አመለጠን፣ ጥላቻ ወረሰ፣ ውሸት እውነት ጣሰ። እንዴት ለመኳረፍ ተጋን? ለመታረቅ ሰጋን። ብዙ ደስታ መዘን፣ ሐዘን ገዘገዘን። እንዴት ላሳለፍነው ተድላ ጉድ እስከሚለን ሰው ምን ክፉ በቅሎ ነው ውዴታውን ትተን ስተት የምንነቅሰው? እንዴት ሰይጣን ገዘፈብን ፈጣሪ ኮስሶ ነቅንቀን ዘመመ የቤቱ ምሰሶ? ለቆፈን ገላችን ሙቀት ላዘልቀው እንዴት ነው ጎጇችን ተቃጥሎ የሞቀው? እንዴት ላጠፋነው ሁሉ ለጠፋብን ነገር አደላድሎን ኖሮ ለሰበርነው ወንበር በአንድ አቆራኝቶ ፍቅር ከፍ አድርጎ ላቀናጀን መንበር እልህ ገፍቶን እንጂ ላሳለፍነው ሁሉ እርቅ አያንስም ነበር። ይቅርታ። ድርሰት አብርሃም ፍቅሬ።
ባክህን ትዝታ ትዝታን የሚያሸንፍ ትዝታን የሚበግር ትዝታን የሚቀጣ ትዝታን የሚያስር አንዳች በጠፋበት እስከ ዛሬ ደርሶ በትካዜ ማንኪያ ያልጨለፈ አይኖርም ትላንትን መልሶ ትዝታ ረቂቅ ነው የኋሊት ይሰዳል አንዳንዱን ያስቃል አንዳንዱን ያነዳል በሰመመን መንገድ የሰመመን ጉዞ ሁለት አይነት ስሜት ሳእናን ባኒዞ እንዲ ነው ትዝታ እንዲ ነው ሰው ማሰብ ትላንትን አስታውሶ ወይ መርገፍ ወይ ማበብ እና ምን ዛሬ ለማይቀረው ዳ ለዚህ ለትዝታ ተማጽኛለሁ ይውልልኝ እንደው ይህንን ውለታ ያሳብ ጀልባን ቀዝፌ ሰመመንን ነድፌ ልትወስደኝ ስትመጣ ካሳለፍኩት ማዶ እንዳልብሰለሰል ውስጤ በግኖ ነዶ መልካም ብቻ ሳይ መልካም ይሆነን ሁሉ ባክህን ትዝታ ባክህን ሃያሉ ደራሲ ሄኖክ ብርሃኑ የምታሳልፈው ጊዜ የለህም ማንም ትርፍና ከሰው የተለየ ተጨማሪ ጊዜ የለውም እያንዳንዳችን ያለን ጊዜ የተገደበ የተመጠነና ውስን ነው ከዚህ ትንሽና ውስን የመኖሪያ ጊዜ እየሸራረፍክ የምታሳልፈው ትርፍ ጊዜ የለህም ተመጥኖና ተለክቶ ተሰጥቶሃልና በስስት በመጠን ትኖራለህ አዎ የምታሳልፈው ጊዜ የለህም የምታባክነው የምትቀልድበት የምታፌዝበት የምታሾፍበት ትርፍ ጊዜ የለህም እንኳን ተርፏቸው ሊያሳልፉት ይቅርና የተሰጣቸውንም ያነሳቸው ብዙዎች አሉ ገንዘብ ሊባክን ይችላል ንብረት ሊጠፋ ይችላል ነገር ግን አይተከው ጊዜ መባከን ሲጀምር ነገሮች ሁሉ መበላሸት ይጀምራሉ ያየህ ዋጋ ያስከፍሉሃል የምታፈዝበት አልባሌ ቦታ የምትልበት ከማይሆኑ ሰዎች ጋር የምትገጥምበት ለረጅም ሰዓት የምታወራበት ጊዜ የሚያንገበግብህ ወቅት ይመጣል አዎ ጊዜው አልሄዳለኝ ባልክ ማግስት በከባድ ፍጥነት ሲሮጥ ታየዋለህ ፍጥነቱን የምታስተካክለው ዛሬና ዛሬ ብቻ ነው በፍጹም የተተረፈረፈ ጊዜ እንዳለህ እንዳይሰማህ የተመጠነና የተወሰነ ጥቂት ጊዜ ብቻ አለ ከዛም ውስን ጊዜ ውስጥ ተጨባጩ ዛሬና አሁን ነው በፍጹም በነገ አትተማመን ከዛሬ በላይ ነገን ለመኖር አታስብ ከያስከው ከጨበጥከው በላይ ገና ለምትይዘውና ለምትጨብጠው የበለጠ ትኩረት አትስጠው ዛሬ እውነት ነው ነገ ግን አይደለም ነገ እውነትም ውሸትም አይደለም ይኑር አይኑር የምታውቀው ነገር የለም የሚያኖርህ ተስፋ ብቻ ነውና በእርሱ እንድትተማመን አብዝተህም እንድታስበው ያደረገህ ዛሬን እንደ ትርፍ ስላየህ ለዛሬ መድረስህ እንደ ቀላል ስለተመለከትከው ነው አዎ በፍጹም አትዘናጋ የምታባክነው የምታሳልፈው ትርፍ ጊዜ የለህም የዛሬዋ ጀንበር ስታዘቀዝቅ ከተሰጠህ የተወሰነ ሕይወት መዝገብም አንድ ቀን እየተፋቀ ነው በጊዜ አትቀልድ ዋጋ ያስከፍልሃል በቻልከው መጠን አትራፊ ለማድረግ ሞክር ጊዜ ለማሳለፍ የምታደርገውን ተግባር አስወግድ ጊዜ አንተ ባታሳልፈውም በብርሃን ፍጥነት ማለፉን ይችልበታል የሚተካ ነገር ሊባክን ይችላል ጊዜ ግን በግልጽ እየታየ ሊባክን አይገባም አዎ ምንም ይሁን ምን ዛሬን ዋጋ ባለው ነገር አሳልፈው ህሊናህ የሚያርፍበት ለቀሪው ዘመን ስንቅ የሚሆን እንደ ትርፍ ሳይሆን ትርፋማ ነገር ሰርተህ ለፍ ምንጭ ምርጥ መጻጽፍ

አይገልጽሽም። ፀሐይን አስውቤ በቃላት አርቅቄ በጽሑፍ ገልጫለሁ፣ ጨረቃንም ደግሜ አስውቤ ስያለሁ። የከዋክብት ውበት ኅብረትን አይቼ የደመናን ስዕል ለሰማኝ አውግቼ የሰማይን ስፋት ባድማስ ለክቼ የተፈጥሮን ውበት ስገልጽ እንዳልነበር ስለ አንቺ ለመግለጽ በከንቱ ስሞክር በፊደላት ሆሄ በወረቀት በብዕር አይምሮዬ ቃላት ጥዑም መግለጫ አጥቶ እጄ ሲሞነጭር ሲጽፍ እንቶ ፈንቶ ለካስ ያፈቀሩትን ሰው ማናገር አይደለም መግለጽም ይከብዳል። ደግሞስ የልብን እውነት አይምሮ እንዴት ያውቃል? ልብ ያወቀው ውበት በምን ይገለጻል? ልጽፈው ብሞክር እንዴትስ ይጻፋል? ቢጻፍም ልቤ ውስጥ ያለውን በፍጹም አይመስልም። መልክ አላበላሽም ላልገልጽሽ ሞክሬ ምንም አይነት ጥበብ ልቤ እንደሳለሽ ሊገልጽሽ አይችልም። ድርሰት አቤል ብላክ። ይቅርታ እንዴት ለክፋት ፊት ሰጠን? ፍቅር አመለጠን ጥላቻ ወረሰ ውሸት እውነት ጣሰ። እንዴት ለመኳረፍ ተጋን ለመታረቅ ሰጋን? ብዙ ደስታ መዘን ሐዘን ገዘገዘን። እንዴት ላሳለፍነው ተድላ ጉድ እስከሚለን ሰው ምን ክፉ በቅሎ ነው ውዴታውን ትተን ስተት የምንነቅሰው? እንዴት ሰይጣን ገዘፈብን ፈጣሪ ኮስሶ ነቅንቀን ዘመመ የቤቱ ምሰሶ? ለቆፈን ገላችን ሙቀት ላዘልቀው እንዴት ነው ጎጇችን ተቃጥሎ የሞቀው? እንዴት ላጠፋነው ሁሉ ለጠፋብን ነገር አደላድሎን ኖሮ ለሰበርነው ወንበር በአንድ አቆራኝቶ ፍቅር ከፍ አድርጎ ላቀናጀን መንበር እልህ ገፍቶን እንጂ ላሳለፍነው ሁሉ እርቅ አያንስም ነበር። ይቅርታ። ድርሰት አብርሃም ፍቅሬ።

የተከበራችሁ አድማጮቻችን ዛሬ ጧት ያቀረብነው ፕሮግራም ይሄን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። የዛሬው የጧቱ ፕሮግራማችን ዝላይ ተጠናቀቀ። መልካም ቀን መልካም ለተሰንበት ሻ

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤነስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? ህለቱ እንደብራን ዘመን አቆጣጠር ዮም ሻባት ካፍ አለፍ በሲቫን ታፍሽን ፔቫቭ እንደ አውሮፓን ዘመን አቆጣጠር ጁን 6 2026 እንደ ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 29 2018 ሲሆን የቴክኒክ ባለሙያችን ሞሸ ሞስኮቪች ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ሁኔታዎች ከዘወትር ተሳታፊያችን ከመምህር ዮሴፍ ረዳሃኒ ጋር እንወያያለን። እንዲሁም የመዝናኛና ቁም ነገር ማስጨበጫ ፕሮግራምም ሰንቀናል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ ለደህንነት የካቢኔ ሚኒስትሮች እንደ አንድ የእስራኤል መንግስት በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ላይ አልተደረሰም ብለዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እየወሰዳቸው ባሉ ጥቃቶች ሰዎች እየተገደሉ መሆናቸውን የሊባኖስ ሚዲያዎች እየዘገቡ ነው። በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ተደርሷል ይባል እንጂ ከሊባኖስ ወደ እስራኤል የሚተኮሱ ድሮኖች አላቋረጡም። ወደ ውትድርና አልዘምትም በማለታቸው የተነሳ በፖሊስ ቁጥጥር ስር የሆኑ የሐረዲ ወጣቶችን ለማስለቀቅ የሚያደርጉትን ትግል የሐረዲ ማህበረሰቦች በትናንትናው ዕለት ቀጥለውበት እንደነበርም ተዘግቧል። የአሜሪካ መከላከያ ሰራዊት ከኢራን በተተኮሱ ድሮኖችና ባሊስቲክ ሚሳኤሎች ላይ ጥቃት ሲያደርስ ማደሩን አሳውቋል። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት እንደተደረሰ ይነገር እንጂ ከሊባኖስ ወደ ሰሜን እስራኤል የተለያዩ አካባቢዎች የሚተኮሱ ድሮኖች አላቋረጡም። የእስራኤል መከላከያ ሰራዊት ከሊባኖስ የተተኮሱ ድሮኖቹን ማክሸፉን ይፋ አድርጓል። በደቡብ ሊባኖስ ወደሚገኘው የእስራኤል ወታደራዊ ኃይል ድሮኖች ተተኩሰው እንደነበር ማሳውቋል። በሰው ሕይወትም ይሁን በንብረት ላይ ጉዳት አለማድረሳቸውንም በተያያዘው ዜና አሳውቋል። ከሊባኖስ የሚወጡ የዜና ምንጮች ደግሞ በደቡብ ሊባኖስ የእስራኤል መከላከያ ሰራዊት በወሰደው ጥቃት 6 ሰዎች ሲገደሉ 4 ሰዎች መቁሰላቸውን ነው ብለዋል። ጥቃቱ የተፈጸመው በአየር ላይ ሲሆን የነዚህ ሰፈር ኗሪዎች ሰፈራቸውን ጥለው እንዲሄዱ ከእስራኤል መከላከያ ሰራዊት ማስጠንቀቂያ አልተሰጣቸውም ነበር ተብሏል። በይሁዳና ሰማርያ ቀበሌ ኬብሮን ተብሎ በሚጠራው ሰፈር ከእስራኤል መከላከያ ሰራዊት በተተኮሰ ጥይት አንድ የሰባት ወር ጨቅላ ሕፃን መገደሉን የአካባቢው ኗሪ ፍልስጤማውያን አስታውቀዋል። እንደ ፍልስጤማውያን ዘገባ የጨቅላ ሕፃኑ ቤተሰቦች ይጓዙበት የነበረው መኪና መከላከያ ሰራዊቱ በጥይት ተኩሶ በመምታቱ ያቆሰላቸው ሲሆን ቤተሰቦቹና ሕፃኑ ለሕክምና እርዳታ ሆስፒታል እንደደረሱ፣ ሕፃኑ የተወሰነ የሕክምና ክትትል እንደተደረገለት ሕይወቱን ማለፉን ተናግረዋል። ሕፃኑ ሕይወቱ ማለፉ ይፋ የሆነው ትናንት አርብ ሲሆን ቤተሰቦቹ ለዚህ ክስተት የተጋለጡ ጡት ከሚኖሩበት ቤተልሔም ከተማ ተነስተው ኬብሮን ቤተሰብ ለመጠየቅ በሄዱ ሰዓት ነበር ተብሏል። የሕፃኑ አባት ቤተልሔም ከተማ ውስጥ በሚገኝ ዩኒቨርሲቲ እንደሚያስተምር ተደረሰን ዜና ለማወቅ ችለናል። የመከላከያ ሰራዊቱ ቃል አቀባይ ድርጊቱ የተከሰተው በኬብሮን አካባቢ ደህንነት ለማስጠበቅ ሲንቀሳቀሱ ወደ ነበሩ ኃይሎች መኪናው በፍጥነት እየተነዳ አደጋ ላይ ሊጥላቸው መሆኑን ሲረዱ ከአንድ ወታደር በተተኮሱ የተወሰኑ ጥይቶች 3 ሰዎች መቁሰላቸውን አሳውቋል። ጠቅላይ ሚኒስትር ቢናሚን ናታንያሁ ሊባኖስን በሚመለከት ለደህንነት የካቢኔ ሚኒስትሮች እስራኤልና ሊባኖስ ደረሱበት የሚባለው የተኩስ አቁም ስምምነት በትክክል ተገንብቶና ረቆ ለአፈጻጸም አልቀረበም ሂዝባላም አልተቀበለው እንደ እስራኤል በሁለቱ ሀገራት መካከለ የተኩስ አቁም ስምምነት የለም ብለዋል። የእስራኤል የደህንነት ተቋማት ስምምነቱ ላይ ይህ ነው እንዲ የእስራኤል የደህንነት ተቋምም ስምምነቱ ይህ ነው እንዲስሩ እንዲሃትስሩ የሚባል ተዛዝና መመሪያ አልደረሳቸውም። ጠቅላይ ሚኒስተር ቢናሚን ናታኒው ከሊባኖስ ጋር እየተወራለት ያለውን ስምምነት ለደህንነት የካቢኔ ሚኒስተሮች እስራኤል ተግባራዊ እያደረገችው እንዳልሆነ ግልጽ ያደረጉት የደህንነት የካቢኔ ሚኒስተሮች እስራኤል በሊባኖስ ሂዝባላ ለመጉዳት ሰፊ የሆነ ጥቃት እንድታደርስ ግፊት ማድረጋቸውን ተከትሎ ነው ተብሏል። ምንም እንኳ ተደረሰ የተባለው የተኩስ አቁም ስምምነት በሁለቱ በኩል ተግባራዊ እንዳልሆነ እየታየ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ስትራቴጂካዊ አጋር በመሆናቸው እየተደረገ ያለው የዲፕሎማሲ ንግግር እድል መስጠት እንደሚያስፈልግ ጠቅላይ ሚኒስተሩ ተናግረዋል። እንዲሁም ኢታማጆር ሹም ኢያል ዛሚር መከላከያ ሰራዊቱ በሊባኖስ የሚጣልበትን ኃላፊነት ለመወጣት ዝግጁ ነው፣ ከመንግስት የሚጠበቀው ወደዚህ አቅጣጫ ሂድ ብሎ ውሳኔ አስተላልፎ ትዛዝ መስጠት ነው ብለዋል። የእስራኤልን ደህንነትና ፍላጎት በሚያስጠብቅ መልኩ የተኩስ አቁም ስምምነት ላይ መደረስ የሚቻል ተሆነ ዛሬም ቢሆን ችግር የለውም፣ በሚቀጥለው ወር ይሆናል ብለን ተስፋ ተምናደርግ ብለዋል ኢታማጆር ሹም ኢያል ዛሚር። እየተወራለት ላለው የእስራኤልና የሊባኖስ የተኩስ አቁም ስምምነት ቅርበት ያላቸው አሜሪካውያንና እስራኤላውያን እስራኤል በስምምነቱ በተጨባጭ የምትፈልገው ከደቡብ ሊባኖስ እስከ ሊታኒ ወንዝ የታጠቀ ኃይል እንዳይኖርና የሚቃጣበትን የደህንነት ስጋት እንደፈለገች ወጣ ገብታ ማስወገድ እንድትችል መሆኑን ተናግረዋል። ወደ ብሔራዊ ውትድርና አልዘምትም በማለቱ በፖሊስ ቁጥጥር ስር የሆነ የሐረዲ ወጣትን ለማስለቀቅ ትናንት አረብ ቁጥራቸው በርካታ የሆኑ የሐረዲ ማህበረሰብ አባላት ሰላማዊ ሰልፍ አድርገዋል። በመቶዎች የሚቆጠሩ ሐረዲዎች በቁጥጥር ስር የሆነውን ወጣት ለማስለቀቅ ኢየሩሳሌም የሚገኝን ፖሊስ ጣቢያ ለመስፈር ሙከራ ማድረጋቸው ተዘግቧል። ሐረዲዎች በኢየሩሳሌምና ቤት ሸሜሽ በሚባሉ ሁለት ቦታዎች ሰላማዊ ሰልፍ ያካሄዱ ሲሆኑ ፖሊሶችን ለመጉዳት የተለያዩ ቁሶችን ወደ ፖሊሶች ወርውረዋል። ፖሊሶች የአድማ መበተኛ በመጠቀም ሐረዲዎችን በታትነው ሁኔታውን ለመቆጣጠር መቻላቸው ተዘግቧል። ሊባኖስ ከእስራኤል ጋር የደረሰችበትን የተኩስ አቁም ስምምነት ሂዝባላ ልቀበለው ማለቱን ተከትሎ የሊባኖሱ ጠቅላይ ሚኒስትር ኑዋፍ ሰላም ኢራን ሊባኖስን ለማንኮታኮትና ለማውደም ሆን ብላ እየሰራች ነው ሲሉ ተናግረዋል። ሁለቱ የሊባኖስ ከፍተኛ ባለስልጣናት ጠቅላይ ሚኒስትሩና ፕሬዝዳንቱ ኢራን ከአሜሪካ ጋር እያደረገችው ባለው ድርድር ሊባኖስን እንደ ዋነኛ መደራደሪያ እየተጠቀመችባት ነው ሲሉ ኢራንን ኮንነዋል። እስራኤልና ሊባኖስ ታሪካዊ ሰላም ለመፍጠር አጋጣሚው እየተመቻቸላቸው ነው፣ ሁለቱ ህዝቦች ጦርነት ሰልችቷቸዋል፣ ጦርነቱን ወደ ሰላም መቀየረው መንገድ ዲፕሎማሲ ነው ብለው እንደሚያምኑም ተናግረዋል። ተደረሰ የተባለውን ስምምነት አልቀበልም ያሉ የመጀመሪያዎቹ ኢራኖች መሆናቸውን ሲሰሙ የሊባኖስ ህዝቦች በጣም ተገርመዋል። ይህ የሚያሳየውና የሚያረጋግጠው በሊባኖስ ምድር እየተደረገ ያለው ጦርነት የሊባኖስና የሊባኖስ ህዝቦች ሳይሆን የሌላ ሀገርና አካል ፍላጎት መሆኑ ነው ብለዋል። ፕሬዚዳንት ጆሴፍ አኦን ደግሞ ለሲኤንኤን የሊባኖስ ህዝብ ጦርነት ሰዎች ተቤታቸው ወጠው ሲሰደዱና ህይወታቸው ሲመሰቃቀል ማየት ሰልችቶታል፣ ሂዝባላን ትጥቅ ማስፈታት አስቸጋሪ መሆኑ ቢታወቅም ሰላም ለማግኘት ሲባል መሆን ያለበት ነገር ነው። በሊባኖስ የሚገኘው እስራኤል መከላከያ ሰራዊትም ከሊባኖስ ቀስ በቀስ መውጣት አለበት ብለዋል። የአሜሪካ መከላከያ ሰራዊት ባሳለፍነው ለሊት አረብ ለቅዳሜ አጥቢያ ከኢራን ወደ ሆርሙዝ ሰርጥ የተተኮሱ ድሮኖቹን ከኢራን አየር ክልል ሳይወጡ ጥቃት ማድረሱ ተዘግቧል። የአሜሪካ መከላከያ ሰራዊት በአራት የኢራን ድሮኖች ላይ ጥቃት ማድረሱን ተከትሎ ኢራን 7 የባለስቲክ ሚሳኤሎችን በኩዌትና ባህሬን ወደሚገኙ የአሜሪካ ወታደራዊ ካምፖች ተኩሳለች ተብሏል። አሜሪካውያን ኢራን የተኮሰቻቸው ድሮኖች ከኢራን ከመውጣታቸው በፊት ባይመቱ ኑሮ በሆርሙዝ ሰርጥ አካባቢ ከፍተኛ ጉዳቶችን ሊያደርሱ ይችሉ ነበር ሲሉ ኩዌትና ባህሬን ወደ አካባቢያቸው የባሊስቲክ ሚሳኤሎች መተኮሳቸውን ሲያሳውቁ ኢራኖችም ወደ ባህሬንና ኩዌት የባሊስቲክ ሚሳኤሎችን መተኮሳቸውን ተናግረዋል። ባህሬን ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ኢራን ስታደርስ ያደረችውን የባሊስቲክ ሚሳኤል ጥቃት እንድታቆም በመጠየቅ የደረሰውን ጥቃት አጥብቃ አወግዛለች ተብሏል። ኢራን ሆርሙዝ ሰርጽን ያለ ምንም ገደብና ያለ ምንም ክፍያ ለተጠቃሚዎች መክፈት እንዳለባት ባህሬን አስጠንቅቃለች። በሰርጡ የተቀበሩ ፈንጆችም ተለቅሞ መነሳት አለባቸው ብላለች ተብሏል። ባህሬን ቀጥቀይ መስመር የምትላቸውን ኢራን የምታልፍ ተሆነ ህግን በመጠቀም ራሷን ከጥቃት ለመከላከል የተለያዩ አማራጮችን በመጠቀም ርምጃ ልትወስድ እንደምትችል አስጠንቅቃለች። ባህሬን ይህን መሰል ጠንከር ያለ ማስጠንቀቂያ ለኢራን ያስተላለፈችው ባሳለፍነው ሌሊት ኢራን 7 የባሊስቲክ ሚሳኤሎችን ወደ ባህሬንና ኩዌት በመተኮስ የአሜሪካን ወታደራዊ ካምፕ ለማጥቃት መሞከሯን ተከትሎ ሲሆን ባህሬን ትግስታችን አትፈታተኑት ስትል ለኢራን ከባድ መልእክት አስተላልፋለች ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። ስርጭታችን ይቀጥላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።

የተከበራችሁ አድማጮቻችን ወደ ቃለ መጠይቅ ከመሄዳችን በፊት አንዳንድ ነገሮችን እያወራን ወደዛ እናልፋለን። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት እንደ ተደረሰ ይነገራል። ይሁን እንጂ የተከበራችሁ አድማጮቻችን ይሁን እንጂ በእስራኤልና በሊባኖስ መካከል ምንም አይነት የተኩስ አቁም ስምምነት የለም። ሊባኖስ ወደ ስከኪል በሊባኖስ የሚገኙ ሂዝባላ ወደ እስራኤል የሚተኩሳቸው ድሮኖችና ራክፋኖች እንደቀጠሉ ናቸው። በሊባኖስ ውስጥ የሚገኙን የእስራኤል መከላከያ ሰራዊት ለመጉዳት የሚያደርገውን ሙከራ አጠናክሮ እንደቀጠለ ነው። በሌላ ዜና ደግሞ የእስራኤል መከላከያ ሰራዊት በሊባኖስ የሂዝባላን ሰዎች እያደነ እየመታ እንደሆነ ይነገራል። በሁለቱም በኩል በአሜሪካ ሸማጋይነት በኢራን በሊባኖስና በእስራኤል የተኩስ አቁም ስምምነት እንዲሆን ቢሆንም ምንድን ያለው ሂዝባላ ይሄ እኛን የሚያዋርድ ነው፣ የተኩስ አቁም ስምምነት ሊሆን አይችልም በማለት ነው እየተናገረ ያለው። በዚህ የተነሳ ወሳኙ እና ዘካቪ ያለው ሰላም እንዴት መሆን እንዳለበት የሚያደርገው ሂዝባላ ነው ማለት ነው። ከስተጀርባው ያለችው ደግሞ ማን እንደሆነችና ይታወቃል ኢራን ነች። ኢራኖች ራሱ ስምምነቱ እንደተነገረ ኢራኖች ራሳቸው እንደማይቀበሉት ነው የተናገሩት። እንግዲህ በዘካቪ ያለውን ሰላም እንዲረጋጋም እንዳይረጋጋም የምታደርገው ከኋላ ሁና ኢራን እንደሆነች ይታወቃል። የተከበራችሁ አድማጮቻችን የሰሜን እስራኤል ኗሪዎችን በሚገባ የረበሸ እንደሆነ ነው የምናውቀው። በኢራንና በአሜሪካ ባሳለፍነው ሌሊት ከፍተኛ ጥቃት ሲደራረሱ ማደራቸው ተዘግቧል። እየተባለ ያለው ምንድን ነው? ኢራኖች ወደ ሆርሙዝ ሰርጽ አካባቢ ድሮኖችን ልከዋል። እነዚህን ድሮኖች ከኢራን ከመውጣታቸው በፊት አሜሪካውያን መተው ጥለዋቸዋል ነው እየተባለ ያለው። ከዛ በኋላ ደግሞ ኢራኖች ወደ ኩዌትና ባህሬን ወደ 7 የሚሆኑ የባለስቲክ ሚሳኤሎችን ተኩሰዋል። ስለዚህ እነዚህ የባለስቲክ ሚሳኤሎች በአካባቢው የሚገኙ የአሜሪካን ወታደራዊ ካምፕ ለመምታት ያነጣጠሩ እንደሆነ ነው እየተነገረ ያለው። ያም ሆነ ይህ ባህሬን ይሄ የተደረሰውን ጥቃት እያወገዘች ትገኛለች። እንትኑ ውጥረቱ በዚህ ቀጥሏል። በሌላ በኩል አሜሪካና ኢራን የተኩስ አቁም ስምምነት ለማድረግ እየጣሩ ነው ይባላል። በርግጥ የተኩስ አቁም ስምምነት ለማድረግ እንዳይደርሱ ብዙ እንቅፋቶች አሉ። ከዋናኛ እንቅፋት ተብሎ የተነሳ የነበረው በፊት የኒውክሌር የኢራን የኒውክሌር ፕሮግራም የተነሳ ነበር። አሁን ደግሞ ኢራኖች ያ እንዳለ ሆኖ ለደረሰብን የጦርነት ውድመት ካሳ ይገባናል የሚሉት ጥያቄ አለ። ሌላው ደግሞ ኢራኖች የተባለ እንዳለ ወደ 24 ቢሊዮን ዶላር የሚጠጋ ዶላር በተለያዩ ባንኮች ተይዞባቸው እንዳለ ይነገራልና መጀመሪያ ይሄ ይለቀቅልን እያሉ ይገኛሉ። ስለዚህ በዚህ የተነሳ ኢራንና አሜሪካ ያደረጉት ያለው ውጣ ውረድ ወይም ድርድር እንዳለ ይነገራል። ባለበት እንደቆመ ይነገራል ይነገራል። ሌላው የተከበራችሁ አድማጮቻችን እያሳሰበ ያለው ነገር ምንድን ነው? የሀገራችን የሐረዲ ወጣቶች እንዳይዘምቱ በፖለቲካውም በህብረተሰቡም በተለይ የሐረዲ ወጣቶችና ማህበረሰቦች ከፍተኛ ጥረት ያደርጋሉ። ሰሞኑን አንዳንድ ወጣቶች እንዲዘምቱ በፖሊስ ቁጥጥር ስር እየተደረጉ ባሉበት ሰዓት የሐረዲ ማህበረሰቦች ለምን እነዚህ ወጣቶች የታዩ በፖሊስ ቁጥጥር ስር ይሆናሉ በማለት ሰላማዊ ሰልፍ ያደርጋሉ። እነዚህን
ሰላማዊ ሰልፎች ወደ ስርዓት አልበኝነት ቀይሯቸዋል ተብሎ የሚወራል። በወዳንዳንድ ግለሰብ ቤቶች በግለሰብ መኖሪያ ቤቶች በመሄድና በቁጥጥር ስር በፖሊስ ቁጥጥር ስር ሆኖ ፖሊስ ጣቢያ ውስጥ ያሉ ወጣቶችን ሰብሮ ለማውጣት የሃርዲስ ማህበረሰብ የሚያደርጉት ሙከራ ስርዓት አልበኝነት የሚታይበት ነው የሚል ሁኔታ አለ። እንግዲህ የእስራኤል ፖለቲካና ሃሪዶች ያሉበት ሁኔታ ወርዶ እዚ ደርሷል። እነሱ ግልጽ ነው እኛ ወደ ፖለቲካው አወኛ በፖለቲካው ተጽኖ እናደርጋለን በፖለቲካው ተጽኖ ያደረግነ እኛ እንድንዘምት የሚያደርገንን የፖለቲካ ፓርቲ አንደግፍም ከፖለቲካ ጨዋታዎች እናደርጋለን ተጽኖ እንፈጥረን በጥምር መንግስቱ የምንፈልገው እንቀበላለን በማለት የቀጠሉ ነው። ይሄ በሀገራችን ከፍተኛ መነጋገሪያ ሆኗል። በዚህ ከቀጠሉ የሃሪዱ ማህበረሰብ በዚህ ከቀጠለ ወደ ውትድርና መዝመት አለመዝመት ከሚለው ባሻገር በቁጥጥር ስር የሚሆኑ ወጣቶችን ለማስቀረት ወይም ለማስለቀቅ የሚያደርጉት ትግል ወደ ግጭት ሊወስድ ይችላል፣ ወደ ስርዓት አልበኝነት እየወሰደ ነው የሚባሉ ትችቶች በህብረተሰቡና አልፎ አልፎም በፖለቲከኞች ይሰማሉ። ያም ሆነ ይህ ግን የሃርዲ ማህበረሰቦች አሁን ካለው መንግስት ጭቆና ወይም ደግሞ መንግስት ህግ አርቅቆ እነሱ እንዳይሄድ እስከሚያደርግ ድረስ መፍትያችን ወይም ደግሞ ወጣቶች እንዳይዘምቱ የምናደርግበት መንገድ ይሄ ብቻ ነው በማለት እየቀጠሉ ነው ያሉት። ሌላው የአሜሪካና ከኢራን በተኩስ ድሮኖች በአሜሪካና ኢራን ዛሬ ሲተኩሱ ያደረሱት ነገር በከፍተኛ ሁኔታ እንትን ሆኗል፣ መነጋገሪያ ሆኗል። በተለያዩ ሚዲያዎችም የሚነገር ዜና ነው። ብዙ የማይወራለት በይሁዳና ሰማርያ ቀበሌ አካባቢ ያለው የእስራኤልና የፍልስጤማውያን ግጭት ነው። በትራንትናው ዕለት ከኬብሮን ወይም ደግሞ ሄብሮን ተብሎ በሚጠራው አካባቢ የሰላም ለማስከበር በሚያደርጉት እንቅስቃሴ በሚያደርጉ ወታደሮች ሶስት ሰዎች መኪና ላይ ያሽከረከሩን መኪና ላይ የሚሽከረከር መኪና ላይ ያሉ ሰዎች ሶስት ሰዎች ቆስለው ወደ ሆስፒታል ሄደው ነበር ተብሏል። ከነዚህ መካከል አንድ 7 ወር ጨቅላ ህፃን ይገኝበታል። ይህ ጨቅላ ህፃን ህይወቱ ማለፉ በከፍተኛ ሁኔታ መነጋገሪያ ሆኗል። እነዚህ ግለሰቦች ለምንድነው በጥይት ተመተው እንደዚህ የደረሰባቸው ሲባል የመከላከያ ሰራዊቱ ቃል አቀባይ ያለው ምንድነው ሲሽከረከር የነበረው መኪና ወደ ጸጥታ አስከባሪዎቹ በፍጥነት እነሱ መቆጣጠር ወደማይችሉት ሁኔታ ህይወታቸውን አደጋ ላይ በሚጥል ደረጃ እየተሽከረከረ ስለነበረ ያው እንግዲህ እዛ አካባቢ የሚንቀሳቀሱ እንደዚህ ሆነው አጥፍጦ ጠፊዎች ስለሆኑ እነሱ ናቸው ብሎ በማሰብ እንደሆነ ነው የተነገረው። እንግዲህ ይህም በሀገራችን ከፍተኛ መነጋገሪያ መሆኑ ይታወቃል። በጋዛ ሰርጥም ያለው ትርምስ እንደቀጠለ ነው። በትራንትናው ዕለት የእስራኤል መከላከያ ሰራዊት በወሰደው ጥቃት የተገደሉ ሰዎች እንዳሉም ነው እየተነገረ ያለው። ሌላው ጠቅላይ ሚኒስትር ቢናሚን ናታንያሁ ለደህንነት የካቢኔ ሚኒስትሮች ትራንትና የተናገሩት ነገር ነው። እሳቸው ያሉት ምንድን ነው? እንደ አንድ እስራኤል መንግስት በአሜሪካ አሸማጋይነት በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ተደርሷል ቢባልም በእውነት ስናየው ግን የተኩስ አቁም ስምምነት አልተደረሰም እና በሁለቱ ሀገራት መካከል ተደርሷል የተባለው የተኩስ አቁም ስምምነት የተኩስ አቁም ስምምነት አይደለም። ምክንያቱም ሂዝባላ እስራኤልን ለመጉዳት ይተኩሳል፣ እስራኤልም ራሷን ለመከላከል የምትወስደው ጥቃት አለ። ስለዚህ በሁለቱ ሀገራት መካከል ደርሷል የተባለው የተኩስ አቁም ስምምነት የወረቀት ላይ ብቻ መሆኑን የተናገሩት ይሁን እንጂ አሉ ጠቅላይ ሚኒስትሩ ምንም እንኳ በሁለቱ ሀገራት መካከል የተወረው የተኩስ አቁም ስምምነት ተግባራዊ ባይሆንም አሉ እሳቸው የተኩስ አቁም ስምምነቱ ተግባራዊ ባይሆንም አሜሪካና በተለይ የአሜሪካው መሪ ፕሬዚዳንት ዶናልድ ትራምፕ የእስራኤል ስትራቴጂካዊ አጋር በመሆናቸው የዲፕሎማሲው መንገድ መጠቀም ይፈልጋሉ፣ እሳቸው ያሉትን መስማት አለብን በማለት ተናግረዋል። ኢታማጆር ሹሙ ደግሞ ምንድን ነው ያሉት? በሁለቱ በእስራኤልና በሊባኖስ መካከል የእስራኤልን ጥቅምና ፍላጎት የሚያስከብር የተኩስ አቁም ስምምነት መድረስ የሚቻል ከሆነ አሉ መድረስ የሚቻል ተሆነ
የተኩስ አቁም ስምምነት ላይ ለመድረስ የሚቀጥለው ወር ወይም ደግሞ ጊዜ መውሰድ የለብንም ዛሬም ቢሆን ችግር የለብኝም ብለዋል። የእስራኤልን ፍላጎት የማያስጠብቅ ከሆነ ግን የእስራኤልን ፍላጎትና የእስራኤልን ደህንነት የማያስጠብቅ የተኩስ አቁም ስምምነት ነው እየተባለ የሚወራ ከሆነ ግን የእስራኤል መንግስት የሚሰጠው ውሳኔ ተቀብሎ ተግባራዊ ለማድረግ የእስራኤል መከላከያ ሰራዊት መንግስት የሚሰጠውን ውሳኔ ተቀብሎ ተግባራዊ ለማድረግ ዝግጁ መሆኑን ነው እየተናገሩ ያሉት። እንግዲህ እንደሳቸው ምንድነው የእስራኤል መንግስት በሊባኖስ ከፍተኛ ጥቃት ለማድረስ ወስነናል የሚል ከሆነ መከላከያ ሰራዊቱ ወደዛ በመሄድ የመንግስትን ውሳኔ ያስፈጽማል ማለት ነው። ወደ ሰላም ለመመለስ ችግር እንደሌለበት ነው እየተናገረ ያለው። ሌላው ደግሞ እንግዲህ በቃ በጣም እየረበሸ ያለው ምንድነው በሀገራችን በተለይ ስናየው በሰሜን እስራኤል ያለው የጦርነት ሁኔታ

ጥሩ ሁኔታ ያመጣል የሚባል ጦርነት ስላልሆነ ጦርነቱን አርቆ ጦርነቱን ወደዛ ፈቀቅ አድርጎ እንደው በአስቸኳይ ህዝባለ የሚያደርሳቸው ጦርነቶች እንዲዘገዩ የማድረግ ብቻ ስለሆነ ወታደሮችን እዛ ውስጥ አግብቶ የሚደረጉ በወታደሩ ላይ የሚታዩ ጥቃቶች ተገቢ አይመስሉም። መንግስት ጥቃት ማድረስ ካለበት እስከ መጨረሻው መሄድ እንዳለበት ያስገነዘቡ ይገኛሉ። ይሄ ነው እንግዲህ ከሞላ ጎደል በሀገራችን ፖለቲካና በሀገራችን ሁኔታ እንትን እየተባለ ያለው። ሌላው የተከበራችሁ አድማጮቻችን ምንድን ነው እየተባለ ያለው? የሊባኖሱ ጠቅላይ ሚኒስተር እና የሊባኖሱ ፕሬዝዳንት በሀገራቸው ሰላም እንዳይሆን ጣልቃ እየገባች እያስቸገረች ያለችው ኢራን ነች ሲሉ ነው እንግዲህ እየተናገሩ ያሉት። በሊባኖስ በትናንትና ሁለት በተለያዩ ቦታዎች ላይ እንትን ደርሰዋል። በወታደራዊ መከላከያ ላይ የደረሱ ጥቃቶች ተነግረዋል። እነዚህን የመሳሰሉ ከፍተኛ ጉዳቶች የሚደርሳሉ። ዛሬም የሊባኖስ መከላከያ ሰራዊት ሁለት ወታደራዊ መኮንኖችና የተወሰኑ ወታደሮች በእስራኤል መከላከያ ኃይል ተመተው ጉዳት እንደደረሰባቸው ተናግረዋል። እነዚህን የሚመስሉ ጉዳዮች ነው ዛሬ እየተዘገቡ ያሉት። ከዚህ ቀጥለን ደግሞ ወደ መዝናኛና ቁም ነገር ማስጠበጫ ፕሮግራም እናልፋለን። አብራችሁን ሁኑ።

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያዝናኑ ያስተምራሉ ያልናችሁን የተለያዩ ዝግጅቶች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። ለሰው ያለን ቅንነት ምን ያክል ነው? ይህን ጥያቄ እያንዳንዳችን ራሳችን ብንጠይቅ መልሳችን ምን ሊሆን ይችላል? መልሱንም ለራሳችን። የሰዎችን ጥረት የምናበረታታ የሌሎች ስኬት ደስታን የሚሰጠን ሰዎች ስንት ነን? እንደምናውቀው በዘመናችን ከሌሎች የተሻለ ስራ ለማቅረብ ተቀባይነትን ለማግኘት ያለው ትግል ቀላል አይደለም። ታዲያ አንዳንዶች በቀና መንገድ ይህን ሩጫ ለማሸነፍ ውጣ ውረዱን ለማለፍ ሲታገሉ ወዳጅ የሚመስሉ ነገር ግን ቅንነት የሚጎድላቸው ሰዎች የጓደኛቸውን ጥረት ከቅርብ በማየት የገነባውን እንዲፈርስ የሚያደርጉ ስለማይጠፉ ነው። አንዳንዶቹ ራሳቸው የማይደርሱበትን ስኬት ሌላው እንዲያገኝ አይፈልጉም። እናም የስኬትን ውጣ ውረድ ከመታገል ይልቅ የሌላው ስኬት እንዲደናቀፍ ማድረግ ይወዳሉ። ሌሎች ደግሞ እነሱ መድረስ ከማይችሉበት ቦታ ሌላውን ሰው ደርሶ ማየት አይፈልጉም። ታዲያ እያንዳንዱ ሰው በቅርብ ለሚያውቀው ሰው ያለው ቅንነት ምን ያክል ነው? መርዳት እንኳን ባይችል የተካበው እንዲፈርስ ለማድረግ ጠጠር መወርወር ግን አያቅተውም። ታዲያ እንደዚህ አይነት ሰዎች ስንት ደግ ሰዎችን እንድንጠራጠራቸው ያደርጉናል። በተቃራኒው ስንት አይነት ደግ ሰዎችስ አሉ? ከራሳቸው ጉዳይ ይልቅ የሌሎችን የሚያስቀድሙ፣ ተርፏቸው ሳይሆን በጎደላቸው ላይ ቀንሰው የሚሰጡ፣ የሌሎች ችግር እረፍት የሚነሳቸው፣ የጓደኛቸው ስኬት የሚያስፈነድቃቸው በርካታ ደጎች አሉ። ችግሩ ግን ቅንነት የጎደላቸው ሰዎችን ያየ ደጎችም ላይ አይኑን ጨፍኖ ስለሚያልፍ የደጎችን ውብ ስራ ጎልቶ እንዳይወጣ ስለሚያደርግ ትንሿ አስቀያሚ ጉዳይ ሰፊውን መልካም ነገር እንዳያንጸባርቅ ስለሚያደርግ በዓለማችን ላይ ደጎች ጠፉ እንዴ የሚሉ ሰዎችን መስማት የተለመደ ሆኗል። እዚህ ላይ ለማስገንዘብ የምንፈልገው ነገር ግን የደጎች ዋጋ በተሰፈረበት እጥፍ ይመለስላል። ቅኖችም የክፋት በትር አይገርፋቸውም። ለቸገረው የሚለግሱም በሀብታቸው ላይ የሚያነጣጥር ነጣቂ ሊዘርፋቸው አቅም የለውም። ስለሆነም ደግነት፣ ቅንነትና መልካምነት የዓለማችን ትክክለኛ ምርጫ ቢሆኑ መልካም ነው። የተከበራችሁ አድማጮቻችን ከላይ ባቀረብነው ጽሑፍ ትምህርት እንዳገኛችሁ ተስፋ እናደርጋለን። አሁን ወደሚቀጥለው ዝግጅት እናልፋለን። ተረትና ምሳሌ አባባሎችን እናቀርባለን። ስነ ቃል ባጭርና ምጥቅ ቃላት ጥልቅ መልእክት ማስተላለፍ የሚችል ትውፊታዊ ቅርስ ነው። ሰዎች በስነ ቃል በግል

ከሚናገሩት መልእክት ውጪ በውስጡ የሚያስተላልፉት አሽሙር ለበስ ትርጉምንም መረዳት ይቻላል። የአማርኛ ተረትና ምሳሌ ዝርዝር ከሚለው ድረገጽ ላይ ያገኘነውን ስነቃል እንደሚከተለው እናቀርባለን። ሀባሉ ተስካር በሉ፣ ሀባሉ ደሞዝ በሉ፣ ሀሜተኛ ነው ከዳተኛ፣ ሀሜተኛ ያፍራል ሐሰተኛ ይረታል፣ ሀሜት አይቀርም ከድሃም ቤት፣ ሀሜትና ጅራት በስተኋላ ነው፣ ሐምሌ ቢያባራ በጋ ይበስላል፣ ሐምሌና ሙሽራ ሳይገለጡ ነው፣ ሐምሌን በብጣሪ ነሐሴን በንጥርጣሪ፣ ሐሰተኛ ምስክር ጉልበት ይሰብር፣ ሐሰተኛ ሲናገር ይታወቃል በሶ ሲበሉት ያንቃል፣ ሐሰተኛ በቃሉ ስደተኛ በቅሉ፣ ሐሰተኛ ብርቱ ወንጀለኛ፣ ሐሰተኛ ያወራውን ፈረሰኛ አይመልሰውም፣ ሐሰተኛን ሲረቱ በወንድም በእህቱ፣ ሐሰት ስለበዛ እውነት ሆነ ዋዛ፣ ሐሳብ ያገናኛል ፍርሃት ያሸኛኛል፣ ሐሳብና መንገድ ማለቂያ የለውም፣ ሐሰት እያደር ይቀላል እውነት እያደር ይበራል፣ ሐሰት እያደር ይቀላል እውነትና ውሃ እያደር ይጠራል፣ ሀብታም ለሀብታም ይጠቃቀሱ ድሃ ለድሃ ይለቃቀሱ፣ ሀብታም ቢወድቅ ከሰገነት ድሃ ሲወድቅ ከመሬት፣ ሀብታም በመጽዋቱ ድሃ በጸሎቱ፣ ሀብታም በከብቱ ድሃ በጉልበቱ፣ ሀብታም በወርቁ ድሃ በጨርቁ፣ ሀብታም በገንዘቡ ይኮራል ድሃ በጥበቡ ይከበራል፣ ሀብታም በገንዘቡ ድሃ በጥበቡ እርስ በርስ ይቃረቡ፣ ሀብት የጠዋት ጤዛ ነው፣ ሐዘንና ደስታ ጎን ለጎን ናቸው፣ ሐዘንን የፈራ በደስታ የተጣራ፣ ኃይለኛ ዱቄት ከነፋስ ጋር ይጣላል፣ ሃይማኖቱ ከጅማት ጉልበቱ ከብረት የጠና፣ ሃይማኖት ያለ ፍቅር ጸሎት ያለ ግብር፣ ኃጢአት ለሰሪው ምሕረት አክባሪው፣ ኃጢአት ሲደጋገም ጽድቅ ይመስላል፣ ሁለት ሆነው የተናገሩት በመሬት ውስጥ የቀበሩት፣ ሁለት ሞት መጣ ቢለው አንዱን ግባ በለው አለ፣ ሁለት የተመኘ አንድ ማላገኘ፣ ሁለት የወደደ አንዱን ሳያገኝ ሄደ፣ ሁለት ጉድጓድ ያላት አይጥ አትሞትም፣ ሁለት አማረሽን ገበያ አታውጧት፣ ሂዳ ጉበት ቢነሷት ታናሽና ታላቅ ስደዱልኝ አለች፣ ሂዳት በለው እንደሚሄድ ግን አድርገው፣ ለሐምሳ ጋን አንድ አለሎ ይበቃል፣ ለሀጣን የወረደ ለጻድቃን ይተርፋል፣ ለሁሉም ጊዜ አለው፣ ለካያጅ የለውም ወዳጅ፣ ለህልም ምሳሌ የለውም፣ ለሆዳም ሰው ማብላት ውቅያኖስን ለመደልደል መቃጣት፣ ለልጅ ከሳቁለት ለውሻ ከሮጡለት፣ ለመስማት የፈጠንክ ለመናገር የዘገየሁን፣ ለሰማይ ምሰሶ የለው ለባድ ስር የለው፣ ለሰው ልጅ ሲያበሉ ለውሻ ልጅም ያብሉ። የተከበራችሁ አድማጮቻችን በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችሁና ተመልሰን እንገናኛለን።

አንዳንዴ ጸጥ ብለህ መመልከትን ልመድ። ያለምላሽ በጸጥታ የሚፈቱ ችግሮች አሉና ይበቃል ብለን ካሰብን ትንሹ ብዙ ነው። ከተስገበገብን ብዙ ትንሽ ነው። ከወደድን ሩቁ ቅርብ ነው። ከጠላን ደግሞ ቅርቡ ሩቅ ይሆናል። ቃል ማለት በምላስ ጫፍ የምትቀላጠፍ ንግግር ብቻ አይደለችም፣ በልብም ውስጥ ሰርጻ የምትቀመጥ የእምነት ኪዳን እንጂ። ከራስህ ሐሳብና ጭንቀት በላይ የሚገድልህ ምንም ነገር የለም። ከኋላ ሆኖ የሚያወራ ብዙም አያሳስብህ። ሲያይህ ዝም ማለቱ በቂ ነው። ወደ ላይ ስትወጣ ታች የቀሩትን አትዘንጋ፣ ስትወርድ ታገኛቸዋለህና። ጠይቀሃቸው እንቢ ያሉህን አመስግን፣ ምክንያቱም በእነሱ ምክንያት ሁሉንም ነገር ትችላለህና። መሰናክሎቹ በበዙ ቁጥር ጥንካሬን ይጨምራል።

ህብረትን ህብረትነቱን የሚያጠፋው የራሱ ዝገት ብቻ ነው። አንተም የራስህ ሐሳብ እንዳያጠፋህ ከሐሳብህ ተጠንቀቅ። ሰዎች የሚያዩት ስኬትን እንጂ ልፋትህን አይደለም። በሽታ ካንዱ ወደ አንዱ እንደሚጋባው ሁሉ ጤናማ አስተሳሰብ ካላቸው ሰዎች ጋር ስትውል ጤናማ አቋም ይኖርሃል። በህይወትህ የቱንም ያክል ጠንካራ ሰው ብትሆን ደካማ የምትሆንላቸው አንዳንድ ሰዎች ግን ይኖራሉ። በምድር ላይ ያለ ምክንያት የሚጠሉህ የሚቃወሙህ ይኖራሉ። አንዳንዴ ያልተከለ ሁሉ ሊነቅልህ ይጣደፋል። ብዙ ሰዎች ከራሳቸው ስኬት ይልቅ የሌላው ውድቀት ያስደስታቸዋል። ዋጋህን ከመያሳንስ ከማንኛውም ቦታ ራስህን አርቅ። ችግር ላይ ሆነህ አሳዛኝ ነገሮችን ስታነብ እያንዳንዱ ቃል ላንተ የተጻፈ ይመስልሃል። ሁልጊዜ ልክ ነኝ ብለን የምናምን ከሆነ ከህይወት ምንም አንማርም። ያለፈው ታሪካችን የወደፊት ጉዟችን እንዲከለክለን አንፍቀድለት። ሰዎች በህይወታቸው ይለወጣሉና በፍላጎታችን ከምን መርጣቸው ጓደኞቻችን ይልቅ ችግር ላይ ሆነን ጊዜው ያመጣልን ሰዎች የተሻሉ ናቸው። ሞታለሁ ብሎ ሰው ምን ነው ማዘኑ? ቅጠል አይበጠስ ካልደረሰ ቀኑ። አሁን እኔ አማማት ነው ወይ የጠይም ወለላ አንድ ቀን ሳላይ። አረ ጠይም አትውለዱ፣ ጥርሱን እየሰጠ አይገኝም ሆዱ። ጠይም የወደደ ገና ነው አሳሩ፣ ውሃው እየሞላ እያደገ ሳሩ። በሽታ ያንተ ነህ በሽታም የለብኝ፣ እመጣለሁ እያልክ እየቀረህብኝ። ምግብ አያስበላ አያስለብስ ልብስ፣ ሞገደኛው ፍቅር ይዞኝ በታሳስ። ይመራል ይላሉ ኮሶ መጠጣት፣ እጅጉን የሚመርስ ወዶ መለየት። ይወዘውዘኛል አልጠላኝም ገና፣ ፍቅር ሞገደኛው እየነሳኝ ጤና። ወደ አንተ ስመጣ ሶስት ጊዜ ወደኩኝ፣ ይህ ለነፍሴ ቢሆን እንዴት በጸደኩኝ። ታሳስ ገሰገሰ ጥሪ ይመጣል ገና፣ እጠብቅሃለሁ አንተ ልጅ ቶሎና። አንተ ምን ቸገረህ ሁለት አባት አለህ፣ አንዱ ሲሞትብህ ባንዱ ትበላለህ። ተኳሽ ወዳለሁ ገዳይ ማልጠላ፣ ሲደክመኝ አርፋለሁ ከጎፈሬው ጥላ። ገዳይ ገዳይ ብትይ አባትሽ አይገድልህ፣ ገዳይ ገዳይ ብትይ ወንድምሽ አይገድል። አርሶ ያብላሽ እንጂ ሆድሽ እንዳይጎድል። አፈሙዙን ዘቅዘቅ ከሰደፉ ቀና፣ አበጀህ አበጀህ ሞት አይቀርምና። የአባት ዕዳ ለልጅ ይባል ነበር ድሮ፣ ባይወዳ ገባሁ እኔማ ዘንድሮ። አይዞህ ያገሬ ልጅ እመጣልህ አለሁ፣ አልተደላደልኩም በአንድ እግሬ ቆሜ ያለሁ። ወለል ካለው ሜዳ ጥቅጥቅ ካለው ዱር፣ ካልነኩት አይነካም ጀግናና ነብር። በሮቹ ጥቋቁር ጅራታቸው ፈንዛ፣ አርሰን እንዳንበላ ምቀኛችን በዛ። ተሟክተህ ተሟክተህ ዳኛው ሲያደላብህ፣ ፍለጠው ፍለጠው አይልሞ ይሆድህ። በልጅግ አለቀሰ ስቅስቅ ብሎ እንደ ሰው፣ ጓንዴም አለቀሰ ስቅስቅ ብሎ እንደ ሰው። አልጋ ላይ ተጋድሞ ተኋን እየላሰው።

የተከበራችሁ አድማጮቻችን የዛሬው መዝናኛ ዝግጅት ይህን ይመስል ነበር። ስለምትከታተሉን ስለምትሰጡን አስተያየት ከልብ እናመሰግናለን። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ተዘወትር ተሳታፊያችን መምህር ዮሴፍ ረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ እንደምናመሽ እንደምን ዋልክ?
1: ሻባሽ ሰላም ገብርኤል እንደምን ዋልክ? ሻባሽ ሻሎም ላንተ ምላዶችም
0: ሁሉ ሰላም። መምህር ዮሴፍ
1: ሰላም ነው? ሰላም ነው። የሆነ ሙከራ ነበር ከሸፈ ማለት ነው፣ የማፈን ሙከራ መሰለኝ። እንግዲህ በስልኩ ላይ እንደምታውቀው
0: ኦኬ
1: ለሞኔ ተዘጋጅቷል።
0: እሺ መምህር ዮሴፍ፣ እንደው በአሜሪካ ሸማጋይነት እስራኤልና ሊባኖስ የተኩስ አቁም ስምምነት አድርገው አልተብሎ ተዘግቦ ሳይጨረስ ኢራንም ሂዝባላም አልተቀበሉትም። በሁለቱም በኩል አሁን ጦርነቱ እንደቀጠለ ነው። በዚህ አካባቢም አለቀው አሁንም ኢራን እንደሆነች ነው። እንዴት ነው ነገሩ? ይሄ ነገር እንዴት ሊቋጭ ይችላል?
1: ራሱ ከቃላቱ ስታየው የተኩስ አቁም ስምምነት ይላል። ነገር ግን ተኳሽና ተኳሽ በዚህ ውል ከሌሉ እንዴት ነው የተኩስ አቁም ስምምነት ሊሆን የሚችለው? እና ይሄ ያው የዲፕሎማሲ ማታለል ማዘናጋት ሊሆን ይችላል። በመሰረቱ በእርግጥ ዲፕሎማሲ መኖሩ ጥሩ ነው ከሊባኖስ ጋር እንዳገር። ነገር ግን ይሄ ሽብርተኛ ድርጅት ሂዝቦላ ትዕዛዙን የሚቀበለው በቀጥታ ከኢራን ጋር ነው እና ኢራን ደግሞ በኢራን በኩል ያለው እስካልተፈጸመ ድረስ የሂዝቦላውም ይቀጥላል። አንድ ነገር ልነግርህ የምፈልገው ምንድን ነው፣ የፈለገም ቢሆን የፈለገ የኢራንና የሂዝቦላ እትብት እስካልተቆረጠ ድረስ በሰሜን በኩል ያለው ውጊያ የሚያቋርጥ አይደለም። አሁንም የሚያደርጉት የተኩስ አቁም ስምምነት ውሃ ቅዳ ውሃ መለስ ነው የሚሆነው።
0: ለምንድን ነው አሜሪካ ከኢራን ጋር በአንቺ ጉዳይ ላይ እንወያያለን፣ በሂዝባላ ጉዳይ አያገባሽም ብሎ ቆርጦ ሂዝባላን ከኢራን እንዲላቀቅ አድርጎ፣ በሌላ በኩል የሊባኖስ መንግስትም ሰላም ስለሚፈልግ ይሄን ሰላም ሂዝባላ ከኢራን ጋር ከተቋረጠ አማራጭ ስለማይኖረው የሆነ ነገር ይፈጠራል ብሎ አስቦ እንደዚህ ማድረግ የተቻለው? በሌላ በኩል ደግሞ ኢራን የምትለውን እየተቀበሉ መሄድ ዞሮ ዞሮ የት ሊያደርሰን ይችላል?
1: እንደኔ አስተያየት እንግዲህ እዚህ ላይ ነው ስህተቱ። ምክንያቱም አሜሪካ ዶናልድ ትራምፕ ለኢራን በአደራዳሪዎች ተጽዕኖ አማካኝነት የምትፈልገውን ሰጠና ከዚህ በኋላ መመለሱ እንደገና አስቸገረ። አሁን ግን ይህን ጉዳይ ለመስራት ለማስተካከል እየሞከሩ ያሉበት ሁኔታ ነው። ምክንያቱም ኢራንንና ሂዝቦላን ለያይቶ ማየት ለያይተው በሚያዩበት ጊዜ የተኩስ አቁም የሚለው ቀርቶ ሂዝቦላን አንድ ነገር ማድረግ እንደ እስራኤል በእስራኤል መከላከያ በኩል አንድ ነገር ማድረግ፣ ይህ ደግሞ እንደምታውቀው ከሊታኒ በላይ አልፈዋል እና በተለይ የሊባኖስ ወታደር ወይም መከላከያ ክፍል ብቁ ሆኖ ከተገኘ እነዚህም ቦታዎች ሰጥቶ የሊባኖስ ወታደር ክፍል ነው ሊያጸዳው የሚችለው። ያለዛ ግን የማይሆን ከሆነ እስራኤል በሊባኖስ ላይ ወረራ እንድትወስድ የግድ ይላታል ማለት ነው። ምክንያቱም ቤሩትን ሌሎችንም እንዲሁ ያ ደግሞ ይከብዳል። አዎ አማራጭ አይኖራል፣ ይከብዳል። በእርግጥ ግን ማድረግ ይቻላል።
0: ሌላው መምህር ዮሴፍ፣ አሁን እንደው በጣም እያነጋገረ ያለው አሜሪካና ኢራን ድርድር እያደረግን ነው ይላሉ በአሸማጋይ ሀገራት መካከል። ለዛሬ ደግሞ ኢራን ወደ ሆርሙዝ ሰርጥ ለመተኮስ ያሰበችው ወይ የተኮሰችውን ድሮን አሜሪካ እንዳከሸፈችው ወይም እንደመታ እንደጣለችው ይነገራል። ወደ 7 የሚሆኑ ሚሳኤሎችን የአሜሪካን ወታደራዊ ካምፕ ለማምታት ኩዌትና ባህሬን ኢራን ተኩሳለች፣ ይሄንም አሜሪካ መክታለች ተብሏል። በአንድ በኩል ድርድር፣ በአንድ በኩል ጦርነት፣ እንዴት አብረው ይሄዳሉ? እንዴት ይናበባሉ እነዚህ ነገሮች?
1: አዎ እንግዲህ በአሁኑ ሰዓት ኢራን አሜሪካ ላይ የምታየው የፕሬዚዳንት ዶናልድ ትራምፕ ትንሽ በእንትን ውስጥ ገብተዋል፣ በቅርቃር ውስጥ ገብተዋል። ያ ማለት ደግሞ እንደምናውቀው የዓለም ኢኮኖሚ በር የሆነው የሆርሙዝ ጉዳይ በራሳቸው ያለው በቅርብ ጊዜ የሚዘጋጀው የሞንዲያል ጉዳይ የህዝብ ድጋፍ የዓለም አቀፍ ድጋፍ የመሳሰሉት ትንሽ ጋፕ እንዲሉ ወይም ደግሞ ትንሽ ረገብ እንዲሉ አድርጓቸዋል። ይህም በመጠቀም እየቆሳቆሱ ያሉበት ሁኔታ ነው። በእርግጥ በአሜሪካና በእስራኤል በኩል የነበረው የወታደርና የዝግጅት ኃይል እንዳለ ነው። ምንም ነገር የተቀየረ ነገር የለም። ግን ከዕለታት አንድ ቀን እንዲህ ጭሰው ዶናልድ ትራምፕ በተነሱ ሰዓት የሁለቱ በሚገርም ነገር የዶናልድ ትራምፕና ቢንያሚን ነታንያሁ ሰባዊ ጸባያቸው አንድ አይደለም። ቢንያሚን ነታንያሁ ቀዝቀዝ ባለ መንገድ ለስለስ ባለ መንገድ ነው። ዶናልድ ትራምፕ ግን ነገሮችን የሚያዩት እንዲሁ እንደበጣላቸው ነው ማለት ይቻላል። የፈለጉትን ይናገራሉ፣ የፈለጉትን ያደርጋሉ። ግን እንዲታግደው ታግደው በተነሱ ሰዓት አሁን የምትላቸው ነገሮች ተቀያይረው ወደ ሌላ ሊያመሩ ይችላሉ። አንድ ምናውቀው ነገር ቢኖር ምንድነው ኢራን መቼም ቢሆን መቼም ኒውክሌር የተጣራውን ኒውክሌር ዩራኒየም ለአሜሪካ አሳልፋ አትሰጥም። የማትፈጥ ከሆነ ደግሞ ያው የሰላም የሚባለው ነገር ያው ጊዜ መግዣና ማለሳለሻ ካልሆነ በስተቀር ምንም አይነት ትርጉም የለውም። ስለዚህ ጊዜ ይወስዳል እንጂ ቆይተን ለሶስተኛ ዙር ወደዛ አካባቢ ጦርነት
0: ነው። ምናልባት ይሁን ዓለም አቀፉ የእግር ኳስ የሞንዲያል የምንለው ወይም ደግሞ በየአራት ዓመቱ የሚሆነው የእግር ኳስ ጨዋታ እንዳይስተጓጎል በሀገራቸው እየተደረገ ስለሆነ እንደምንም ብሎ ነገሩን ገፍቶ ይሄ እስከሚያልቅ ለመጠበቅ ነው ወይስ እውነት ዶናልድ ትራምፕ መውጫ አጥተው ነው? እንደው ባለችን አንዲት እንትን የተወሰኑ ሰከንድ።
1: አዎ መውጫ አጥተው አይደለም፣ መውጫ ሁልጊዜ መውጫ አላቸው። ነገር ግን ማመዛዘን ያስፈልጋል። እንዲሁ ሮጦ ማድረጉ ትክክል አይደለም። በእርግጥ ይህም አለ፣ ያንን ሞንዲያል በሰላም መፈጸም ይፈልጋሉ። ቀጥሎ ደግሞ የዲሞክራቶች ምርጫ በቅርብ ጊዜ አለ። ይሄን የመሳሰለው ነገር ጫና ፈጥሮባቸዋል እና የሚያደርጉት ከሆነ አሁን በቅርቡ ቢያደርጉት የበለጠ ቆንጆ ይሆናል፣ ይለያል። የሚያደርጉት ከሆነ ደግሞ ያስከልፍ ይቆያል ማለት ነው።
0: መልካም መምሬ ሴፍ፣ ለጊዜያችን እየተገባደደ ስለሆነ ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን። ሻባት ሻሎም።
1: አመሰግናለሁ።
0: የተከበራችሁ አድማጮቻችን፣ ለቴክኒክ ባለሙያችን ሞሽ ሞስኮቪች ምስጋና ይድረሰው። አብሬያቸው ቆየሁት ገብርኤል በየነ ነበርኩኝ። የመዝናኛና ቁም ነገር ማስጨበጫ ፕሮግራምን ላዘጋጀችልን ባልደረባችን ወርቅነሸቴ ምስጋና ይድረሳት። በያላችሁበት ሰላም የሰፈነበት ቀን ይሆንላችሁ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ተነስተ ለነ ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ሁለቱን ደብራን ዘመን አቆጣጣር ዮም ሻባት ካፍ አሊፍ በሲቫን ታፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጣር ጁን 6 2026 እንደ ኢትዮጵያውያን ዘመን አቆጣጣር ግንቦት 29 2018 ሲሆን የቴክኒክ ባለሙያችን ዮሐራይ ፒከር ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የእስራኤል መከላከያ ሰራዊት በሊባኖስ በወሰደው ጥቃት የሊባኖስ ሁለት ወታደሮች መኮንኖችና አንድ ወታደር መገደላቸው በሊባኖስ ቁጣ አስነስቷል። በኬብሮን ከእስራኤል መከላከያ ሰራዊት የተተኮሰ ጥይት አንድ የሰባት ወር ጨቅላ ህፃንን ገድሎ ወላጆቹን ማቁሰሉ መነጋገሪያ መሆኑ ቀጥሏል። ሊባኖስ ከእስራኤል ጋር የደረሰችበትን የተኩስ አቁም ስምምነት ተግባራዊ እንዳይሆን ኢራን ጣልቃ መግባቷን አጥብቃ ኮነነች። ባህሬን ኢራን ወደ ክልሏ የተኮሰችውን የባለስቲክ ሚሳኤል አጥብቃ ወግዛ እንዳይደገም ስትል ኢራንን አስጠነቀቀች ተባለ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት እንደተደረሰ ይነገር እንጂ ከሊባኖስ ወደ ሰሜን እስራኤል የተለያዩ አካባቢዎች የሚተኮሱ ድሮኖች አላቋረጡም። የእስራኤል መከላከያ ሰራዊት ከሊባኖስ የተተኮሱ ድሮኖቹን ማክሸፉን ይፋ አድርጓል። በደቡብ ሊባኖስ ወደሚገኘው የእስራኤል ወታደራዊ ኃይል ድሮኖች ተተኩሰው እንደነበር ማሳውቋል። በሰው ሕይወትም ይሁን በንብረት ላይ ጉዳት አላደረሰም በተያያዘው ዜና ገልጿል። ከሊባኖስ የሚወጡ የዜና ምንጮች በደቡብ ሊባኖስ የእስራኤል መከላከያ ሰራዊት በወሰደው ጥቃት 6 ሰዎች ሲገደሉ 4 ሰዎች መቁሰላቸውን ነው። ጥቃቱ የተፈጸመው በአየር ላይ ሲሆን የነዚህ ሰፈር ኗሪዎች ሰፈራቸውን ጥለው እንዲሄዱ ከእስራኤል መከላከያ ሰራዊት ማስጠንቀቂያ አልተሰጣቸውም ነበር ተብሏል። በዮርዳን ሰማሪያ ቀበሌ ኬብሮን ተብሎ በሚጠራው አካባቢ ከእስራኤል መከላከያ ሰራዊት በተተኮሰ ጥይት አንድ የሰባት ወር ጨቅላ ህፃን መገደሉ በፍልስጤማውያን የተዘገበ ሲሆን ግድያውና የሟቹ ቤተሰቦች መኪናቸው ውስጥ እንዳሉ በጥይት ተመቶ መቁሰል ማወዛገቡን ቀጥሏል። መከላከያ ሰራዊቱ ጥይት የተተኮሰባቸው መኪናቸው ባስኪ ፍጥነት ወደ ጸጥታ አካላቶች በመነዳቱ የተነሳ ነው ሲል የሟች ወላጅ አባት መኪናው ወደ ወታደሮቹ ይቅረብ እንጂ እነሱን ስጋት ላይ የሚጥል ፍጥነት አልነበረውም እንደተተኮሰብንም ወዲያውኑ መኪናውን በማቆም ሰላማዊ ሰው መሆናችን ለማሳወቅ እጄን ወደ ላይ አንስቻለሁ ብሏል። ህፃኑ ህይወቱ ማለፉ ይፋ የሆነው ትናንት አርብ ሲሆን ቤተሰቦቹ ለዚህ ክስተት የተጋለጡት ከሚኖሩበት ቤተልሔም ከተማ ተነስተው ኬብሮን ከተማ ቤተሰብ ለመጠየቅ በሄዱበት ሰዓት ነበር። የህፃኑ አባት ቤተልሔም ከተማ ውስጥ በሚገኝ ዩኒቨርሲቲ እንደሚያስተምር ተደረሰን ዜና ለማወቅ ችለናል። ከዚሁ ከይሁዳና ሰማርያ ቀበሌ ሳንወጣ በደቡብ ሽኸም ሐዋራ ተብሎ በሚጠራው አካባቢ ሚትናሃሊም ተብሎ የሚጠሩት ይሁዲዎች በፈጠሩት ሁከት 9 የሚሆኑ ፍልስጤማውያን መቁሰላቸውን የፍልስጤም ዜና ምንጮች ዘግበዋል። በሁከቱ የተሳተፉት ይሁዲዎች የሰፈሩን የምክር ቤት ህንጻና የተለያዩ ቤቶችን ጎድተዋል። የተወሰኑ መኪናዎችን መስታወታቸውን ተሰበሩ በኋላ መኪና ሞተርሳይክልና በጎችን ሰርቀዋል ሲሉ መከላከያ ሰራዊቱ በአካባቢው የሚታዩ ግጭቶችን ለማርገብና ለማስቀረት ስራዎች እየተሰሩ መሆናቸውን ተናግሮ የመከላከያ ሰራዊቱ አባላትና ምትናሃሊም ፍልስጤማውያንን ሲደበድቡ የመጣውን የሚያሳይ ቪዲዮ በተመለከተ ድርጊቱ የመከላከያ ሰራዊቱን እሴት አይወክልም ሊወገዝ ይገባል ሁኔታዎች ተጣርተው እርምጃ የሚወሰድበት አካል እርምጃ ይወሰድበታል ሲል የመከላከያ ሰራዊቱ ቃል አቀባይ ተናግሯል። ጠቅላይ ሚኒስትር ቢናሚን ናታንያሁ ሊባኖስን በሚመለከት ለደህንነት የካቢኔ ሚኒስትሮች እስራኤልና ሊባኖስ ደረሱበት የሚባለው የተኩስ አቁም ስምምነት በትክክል ተገንብቶና ረቆ ለአፈጻጸም አልቀረበም ሂዝባላም አልተቀበለውም እንደ እስራኤል በሁለቱ ሀገራት መካከል የተኩስ አቁም ስምምነት የለም ብለዋል። የእስራኤል የደህንነት ተቋምም ስምምነቱ ይህ ነው እንዲህ ስሩ እንዲህ አትስሩ የሚል ትዕዛዝና መመሪያ አልደረሳቸውም። ጠቅላይ ሚኒስትር ቢናሚን ናታንያሁ ከሊባኖስ ጋር የተወራለት ያለውን ስምምነት ለደህንነት የካቢኔ ሚኒስትሮች እስራኤል ተግባራዊ ያደረገችው እንዳልሆነ ግልጽ ያደረጉት የደህንነት የካቢኔ ሚኒስትሮች እስራኤል በሊባኖስ ሂዝባላን ለመጉዳት ሰፊ የሆነ ጥቃት እንድታደርስ ግፊት ማድረጋቸውን ተከትሎ ነው ተብሏል። ምንም እንኳን ተደረሰ የተባለው የተኩስ አቁም ስምምነት በሁለቱም በኩል ተግባራዊ እንዳልሆነ እየታየ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ስትራቴጂካዊ አጋር በመሆናቸው እየተደረገ ላለው የዲፕሎማሲ ንግግር ድል መስጠት እንደሚፈልጉ ጠቅላይ ሚኒስትር ቢናሚን ናታንያሁ ተናግረዋል። እንዲሁም ኢታማጆር ሹም ኢያል ዛሚር መከላከያ ሰራዊቱ በሊባኖስ የሚጣልበትን ኃላፊነት ለመወጣት ዝግጁ ነው ከመንግስት የሚጠበቀው ወደዚህ አቅጣጫ ሂድ ብሎ ውሳኔ አስተላልፎ ትዕዛዝ መስጠት ነው። የእስራኤልን ደህንነትና ፍላጎት በሚያስጠብቅ መልኩ የተኩስ አቁም ስምምነት ላይ መድረስ የሚቻል ተሆነ ዛሬም ቢሆን ችግር የለውም በሚቀጥለው ወር ይሆናል ብለን ተስፋ ተምናደርግ ብለዋል። እየተወራለት ላለው የእስራኤልና የሊባኖስ የተኩስ አቁም ስምምነት ቅርበት ያላቸው አሜሪካውያንና እስራኤላውያን ደግሞ እስራኤል በስምምነቱ በተጨባጭ የምትፈልገው ከደቡብ ሊባኖስ እስከ ሊታኒ ወንዝ የታጠቀ ኃይል እንዳይኖርና የሚቃጣባትን የደህንነት ስጋት እንደፈለገች ወጣ ገብታ ማስወገድ እንድትችል መሆኑን ተናግረዋል። የሊባኖስ መከላከያ ሰራዊት በሀገሪቱ ደቡባዊ ክፍል ናቫቲያ ተብሎ በሚጠራው አካባቢ የእስራኤል መከላከያ ሰራዊት በወሰደው ጥቃት ሁለት ወታደራዊ መኮንኖችና አንድ ወታደር መገደሉን አስታውቋል። የእስራኤል መከላከያ ሰራዊት የወጣውን ዜና እና የተገደሉትን ሰዎች ማንነት ታጣራ በኋላ በስተት የሂዝባላ ሰዎች ስለመሰሉን ነው በማለት መገደላቸውን አረጋግጧል። መከላከያ ሰራዊቱ በዚህ አካባቢ አብዛኛውን ጊዜ እንቅስቃሴ የሚያደርጉት የሂዝባላ ሰዎች በመሆናቸው ስህተቱ የተፈጠረው ስለዚህ እንደሆነ ተናግሯል። መከላከያ ሰራዊቱ የተፈጠረውን ስህተት ያጣራ ለቀጣይ ተመሳሳይ ስህተት እንዳይደገም ጦርነት በሚካሄድባቸው አካባቢዎች የሊባኖስ ኃይሎች የሚገኙና የሚገቡ ተሆነ መናበብ እንዲኖር ቅድሚያ ሊያሳውቁን ይገባል ብሏል። ሊባኖስ ግን እስራኤል ግራና ቀኙ ሳታጣራ ዛሬ ጠዋት በሊባኖስ መከላከያ ሰራዊት አባላት ላይ የወሰደችው እርምጃ የምናስበውና የምንፈልገው የተኩስ አቁም ስምምነት መቼውንም እንዳይፈጠርና የሁለቱን ሀገራት ሰላም የምናይበት ጊዜ እንዲርቅ ያደርጋል ብላለች። በእስራኤል በኩል እርምጃ የተወሰደባቸው የሊባኖስ ወታደሮች መኪና ውስጥ እንዳሉ መሆናቸው ተገልጾ የእስራኤል መከላከያ ሰራዊት የአረበኛ ቋንቋ ቃል አቀባይ አቪሃ ድራይ እስራኤል በአካባቢው የምታደርሰውን ጥቃት እንደምትቀጥልበት በማሳወቅ አምስት የገጠር ሰፈሮች ኗሪዎቻቸው ሰፈራቸውን ጥለው እንዲሄዱ የሚል መልእክት በአረበኛ ቋንቋ አስተላልፈዋል። ህይወቱን ከጥቃት መታደግ የሚፈልግ ሁሉ የአካባቢውን ኗሪ ሁሉ ጥሪውን ተቀብሎ ተግባራዊ በማድረግ ሰፈሮቹን እንዲለቅ ማስጠንቀቂያ ተሰጥቷቸዋል። እስራኤል ሂዝባላ የተደረሰውን የተኩስ አቁም ስምምነት አልቀበልም በማለቱ የተነሳ በሊባኖስ ጠንካራ እርምጃ ለመውሰድ መገደዷን እየተናገረች ስትሆን ሊባኖስ ከእስራኤል ጋር የደረሰችበትን የተኩስ አቁም ስምምነት ሂዝባላ አልቀበለውም ማለቱንም ደግሞ ተከትሎ የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም ኢራን ሊባኖስን ለማንኮታኮትና ለማውደም ሆን ብላ እየሰራች ነው ሲሉ ተናግረዋል። ሁለቱ የሊባኖስ ከፍተኛ ባለስልጣናት ጠቅላይ ሚኒስትሩና ፕሬዝዳንቱ ኢራን ከአሜሪካ ጋር እያደረገችው ባለው ድርድር ሊባኖስን እንደ ዋነኛ መደራደሪያ እየተጠቀመችባት ነው ሲሉ ኢራንን ኮነነዋል። እስራኤልና ሊባኖስ ታሪካዊ ሰላም ለመፍጠር አጋጣሚዎች እየተመቻቹላቸው ነው። ሁለቱ ህዝቦች ጦርነት ሰልችቷቸዋል። ጦርነቱን ወደ ሰላም መቀየሪያው መንገድ ዲፕሎማሲ ነው ብለው እንደሚያምኑም ተናግረዋል። ተደረሰ የተባለውን ስምምነት አልቀበልም ያሉት የመጀመሪያዎቹ ኢራኖች መሆናቸውን ሲሰሙ የሊባኖስ ህዝቦች በጣም ተገርመዋል። ይህ የሚያሳየውና የሚያረጋግጠው በሊባኖስ ምድር እየተደረገ ያለው ጦርነት የሊባኖስና የሊባኖስ ህዝብ ሳይሆን የሌላ ሀገርና አካል ፍላጎት መሆኑን ነው ብለዋል። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ከኢራን ወደ ሆርሙዝ ሰርጥ የተተኮሱ ድሮኖችን ከኢራን አየር ክልል ሳይወጡ ጥቃት ማድረሱ ተዘግቧል። የአሜሪካ መከላከያ ሰራዊት በአራት የኢራን ድሮኖች ላይ ጥቃት ማድረሱን ተከትሎ ኢራን 7 የባለስቲክ ሚሳኤሎችን በኩዌትና ባህረን ወደሚገኙ የአሜሪካ ወታደራዊ ካምፖች ተኩሳለች። አሜሪካውያን ኢራን የተኮሰቻቸው ድሮኖች ከኢራን ከመውጣታቸው በፊት ባይሆኑ ኑሮ በሆርሙዝ ሰርጥ አካባቢ ከፍተኛ ጉዳቶችን ሊያስከትሉ ይችሉ ነበር ሲሉ ባህረን ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ኢራን ስታደርስ ያደረችውን የባለስቲክ ሚሳኤል ጥቃት እንድታቆም በመጠየቅ የደረሰውን ጥቃት አጥብቃ ወግዛለች። ኢራን ሆርሙዝ ሰርጥን ያለምንም ገደብና ያለምንም ክፍያ ለተጠቃሚዎች መክፈት እንዳለባት ባህረን አስታውቃ በሰርጡ የተቀበሩ ፈንጆችም ተለቅሞ መነሳት አለባቸው ብላለች። ባህረን ቀይ መስመር የምትላቸውን ኢራን የምታልፍ ተሆነ ደግሞ ህግን በመጠቀም ራሷን ከጥቃት ለመከላከል የተለያዩ አማራጮች በመጠቀም ረምጃ ልትወስድ እንደምትችል አስጠንቅቃለች። ባህረን ይህን መሰል ጠንከር ያለ ማስጠንቀቂያ ለኢራን ያስተላለፈችው ባሳለፍነው ሌሊት ኢራን 7 የባለስቲክ ሚሳኤሎችን ወደ ባህረንና ኩዌት በመተኮስ የአሜሪካን ወታደራዊ ካምፕ ለማጥቃት መሞከሯን ተከትሎ ሲሆን ባህረን ትግስታችን አትፈታተኑት ስትል ለኢራን መልእክት አስተላልፋለች ተብሏል። የተከበራችሁ አድማጮቻችን የሰዓቱ ዜና ሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን አንገፋው ጋዜጠኛ ራሃሚም ሐላዛር ጋር ነው። እሱም በስልክ መስመራችን ይገኛል። ራሃሚም እንደምን አመሸ?
1: ሰላም ሰላም ገብርኤል።
0: እንግዲህ የሚደረጉ ነገሮችን በተለይ ለሬዲዮ የሚበቁ ነገሮችን እንደ ጋዜጠኛ ጎርጎሮ የሚያቀርብ ማን አለና ጋዜጠኛው ይለናል ቴድሮስ ሞሲሳ። እስኪ ዛሬ በሰሜን እስራኤል በሊባኖስ እስራኤልና ሊባኖስ የተኩስ አቁም ስምምነት ደረሱ ተብሎ እንደው ተነግሮ ሰው ገና እንትን ሳይል ሂዝባላ አልቀበለው ማለት እሱ ወደ እስራኤል ይተኩሳል፣ እሷ ገብታ ጥቃት ታደርሳለች። በዚህ ሂደት እንዳለን የእስራኤል መከላከያ ሰራዊት በስተት ነው ብሏል። በነገራችን ላይ 3 የሊባኖስ መከላከያ ሰራዊት ተገለዋል። በዚህ አካባቢ ያለው ውስብስብ ነገር እንዴት ነው ሊሆን የሚችለው? ራሃሚ
1: ይሁን የዚህ ሁላ ጦስ ትልቁ ጦስ ኢራን ነች። እንግዲህ ኢራን ነች ሂዝባላ እርዳታ እየሰጠች ጉፍር እየሰጠች ገንዘብ እየከፈለች እያሰለጠነች አስቸግራለች። ኢራን ነች ሶናት እዚያ ከሊባኖስ ያው መንግስቱ ደካማ መሆኑን በመገንዘብ ይህን ጠንካራ የግል ኃይል ከሀገር ላይ ከሀገር ውስጥ ሀገር መስርቶ ተደራጅቶ በተለይ አደጋ እንዲያደረስ ይህን ነገሩን የምታማስለው ኢራን ነች። እና ይህ ሁኔታ እንግዲህ ሰሞኑን ተከስቶ የሰነበተው ግጭት ኢንትሪየራ የሊባኖስ መንግስትም እንደዚሁ ምንም ደካማ ቢሆንም አሁን አልፎ አልፎ ኢራን የመቃወም ድምፅ በድፍረት እያሰማ ነው የሚገኘው። ከአሁን ቀደም ይፈራ ነበር የኢራን መንግስት ያው ሂዝባላ ኃይለኛ ስለሆነ በገሪቱ በሊባኖስ መንግስት ላይ አደጋ ያደርሳል ተብሎ በመፈራት ከአሁን ቀደም ይታወቃል ምን መሰል አደጋ እንደደረሰ በመሪዎች ላይ። እና የአሁኑ መንግስት የሊባኖስ ችግር ከ1975 ዓመተ ምህረት ጀምሮ ነው እንግዲህ የሊባኖስ ዜጎች በሰላም መኖር የቻሉት። እና ይህንን ሁኔታ በድርድር በስምምነት መካሄድ አለበት። እስራኤል እና ሊባኖስ የቦታ የመሬት ወሰድክብኝ መለስልኝ ጸብ የላቸውም። ስለዚህ እነዚህ ሁለቱ ሀገሮች እንደውም በሰላም ቢኖሩ በጥሩ ጉርብትና ቢኖሩ ተጠቃሚ የሚሆነው ከእስራኤል የሊባኖስ ህዝብ ነው የሚባል ኢራን ምንም እርዳታ አልሰጠውም ለሊባኖስ ህዝብ። ዳቦም ሆነ ሌላ የዕለት ተዕለት ቁርሱን የሚያገኘው ከኢራን አገኘ አይደለም። ስለዚህ ሀገሪቱ በልጽጋ ሀገሪቱ በጥሩ ሁኔታ ሰላሙም ተረጋግቶ በዛ መንገድ ሲሆን ነው እንግዲህ የሚባለው። እና ይህንን ሁኔታ እንግዲህ በሁለት ሶስት አቅጣጫ እንመለከተው። አንደኛው የሂዝባላን ለማዳከም የእስራኤል መንግስት ያቅሙን እያሰራ ነው የሚገኘው። ሂዝባላ ማለሞታ የተጋዳይ ይተኩሳል ወደ እስራኤል ክልል። አሁንም ቢሆን የጦር የውጊያ የተኩስ አቁም ስምምነት ይፋዊ የሆነ ባይሆንም በፍርም የተረጋገጠ ግን በቃል የተደረሰበት የተኩስ አቁም ስምምነት ነበር። እንግዲህ ፕሬዚደንት ትራምፕ ይፋ ባደረጉት መሰረት እስራኤልም ወደ ሊባኖስ መሀል ገብታ በተለይ ደግሞ በዚህ በደቡብ ቤይሩት የሚገኘው የሂዝባላ መናኸሪያ የሆነ ቦታ አለ፣ ዳሄ የሚሉት ሰፈር፣ ያንንም እጎዳለሁ ብላ እስራኤል አሳውቃ ነበር በይፋ። ጠቅላይ ሚኒስትርና ታዲያውም መከላከያ ሚኒስትሩ አሳውቆ ነበር። ግን የአሜሪካው ፕሬዚደንት ተው አትግቡ፣ መናገሻ ከተማዋን አትንኩ የሚል ጥያቄ ስላቀረበች ይኸው መከላከያ ሰራዊቱ ያን በዚያ ቦታ እርምጃ አልወሰደም። ግን በደቡብ ሊባኖስ በኩል እና በሌላም አቅጣጫ አስፈላጊ መስሎ በታየ ሁኔታ ጉዳት እያደረሰ ነው የሚገኘው በሽብርተኞች ላይ። በአንጻሩ ደግሞ በዚያ እንግዲህ ሌላ መስመር ደግሞ ይዞ ያለው የመደራደሩና በመንግስታዊ ደረጃ ስምምነት መደረሱ ነው። እንግዲህ ይህን ባስመለከተ ከአሁን ቀደም በመደጋገም እንደዘገብ ነው የሁለቱ ሀገሮች አምባሳደሮች ዋሽንግተን የሚገኙት 4-3 ጊዜ ተገናኝተው ተነጋግረዋል። የመጨረሻው ግንኙነት የነበረው በአሜሪካ መከላከያ ሚኒስትር በፔንታጎን በሚባለው እና በእስራኤልም እንደዚሁ በሊባኖስም እንደዚሁ ተገናኝተው እንዶ ተለቀረና ሰፋ ነው ውይይት እንዳደረኩና ተስፋ ሰጭ ሆነ አመለካከት ወይም አቅጣጫ ያለው እንደሆነ ነው ተደረገውና አሁን እንግዲህ የሚመረጠው ያለው ይሄ ነው ስምምነቱ እንዲደረስ። አሁን እንግዲህ የሊባኖስ መንግስት እስካሁን ድረስ ደፍሮ ኢራንን ያው በሂዝባላ ምክንያት ስለሚፈራ ኢራንን አልወቀሰም ነበር። አሁን ወቀሰብ አረግ መምጣት ይጀምራል። የሁላ ጦስ በእኛ ላይ ያለው ተፈጥሮ ያለው ችግር በሊባኖስ ጣልቃ ገብነት ነው። የሊባኖስ እጅ ነው ገብቶ እያመሰለ ያለ ይህንን የሚፈላሽሮ እና እንደዚያ ነው የሚሉት አሁን የሊባኖስ መሪዎች። የእንግዲህ የሚያሳየው ምንድን ነው ድፍረት የተሰማቸው አሜሪካን እንግዲህ ያው እረዳለሁ ሰትን ለማጥቀር ነው። እስራኤልን በበኩሉ እናንተ ላይ ምንም ጥላቸው የለንም እንዲሁም በእኛ በኩል ጥቅም ታገኛላችሁ፣ ሂዝባላንም ካስፈለገ ለማጥቃት እኛ አለን፣ እናንተም በዛው በእርሻቸው ተባበሩና እናጠቀዋለን የሚል እንግዲህ መልእክት በሁሉም በኩል በተለያየ መንገድና ምስጢራዊ ዘዴዎች ሳይደርስ እንዳልቀረረው የምገምተው ነው።
0: መልካም። ሌላው በይሁዳና ሰማርያ አካባቢም ግጭቶች እየታዩ ነው። ይሄ ግጭት ያው የፍልስጤማውያንና የእስራኤል ግጭት እንደሆነ ብዙ ዓመት ይታወቃል። ግን ምናልባት እንደው አሁን በኢራን በኩል ደግሞ የሚነገራቸው ነገር ሊኖር ይችላል። እዚህ አካባቢ ይሄ ግጭቱ እንዳይበርድ ዘወትር እንዲቀጣጠል በዛ አካባቢ ለሚኖሩ የፍልስጤማውያን ማለቴ ነው።
1: አዎ፣ እነሱም ተላላኪ ለመሆን ይፈልጋሉ። እዚያው ምስል አቀባዮች ናቸው። የእስራኤልን መረጃ በእስራኤል በኩል መረጃ እያሰባሰቡ ወደ ኢራን ማስተላለፋቸው የሚታወቅ ነገር ነው እና በወደነ ሰማሪያ የሚገኙ ፍልስጤሞች ያው እንደሚታወቀው እንግዲህ ለራሳቸው ነጻ ሀገር መመሰረት አለብን የሚል የቆየ አቋም ያላቸው አሁንም ቢሆን ያው ባለው በተፈጠረው የአካባቢ ችግር ምክንያት የእነሱ ጉዳይ ጥቂት ቸላ ተባር ተዘነጋ እንጂ ይሄ ቆይቶ መስበጉ የማይቀር ጉዳይ ነው እና ከዚያ ካሉበት ደግሞ እስራኤልን መጉዳት የሚቻልበትን መንገድና ዘዴ እየፈለጉ ከጠላት ጋር መምከርና መዘከር የሚያቆሙ አይመስልም እና ከዚያ ጋር በተያያዘ ሁኔታ ነው እንግዲህ ይሁዳና ሰማርያ እስካሁን ድረስ ያው ደፍረው አልወጡም በይፋ። ግን የእስራኤል መከላከያ ሰራዊት ደግሞ መረጃዎችም አሉት፣ ወታደሮቹም እየገቡ እየወጡ ከሚጠረጠር ቦታ እየደረሱ የሚጠረጠረውን ሰው እያወደሙ ከሆነም ደግሞ እያያዙ እየወጡ ናቸው እና ይህንም ያውቃሉ እና የእስራኤል ደህንነት ጥበቃ በተለይ ሻባክ የሚባለው በዚ አካባቢ መረጃዎችን እየተከታተለ እያገኘ በነዚህ በነገር ጠምጣሚዎች ላይ እርምጃ እንዲወሰድባቸው የተደረገ ነው ያለው እና የይሁዳና ሰማርያው ጉዳይ ያን ያህል የሚያስደንቅም አይደለም። ግን ደፍረውም ደግሞ እንደ ሂዝባላው እና እንደ ሀማስ እንደሰሩት ጉዳት አድራሽ እርምጃ መውሰድ አይችሉ።
0: እሺ፣ ሌላው ደግሞ አሁን እንደው በተለይ በዚህ ሰሞን መነጋገሪያ ሆኖ ያለው የእስራኤል ፖለቲካና ፖለቲካው ውስጥ የሚሆኑ ተከታዮቻቸውን በርካታ የሆኑ የሀሪዲ ማህበረሰቡ ነው። ምንድን ነው አንዳንድ ወጣቶች ወደ ውትድርና አልዘምትም ሲሉ በፖሊስ ቁጥጥር ስር ይሆናሉ። እነዚህ ወጣቶች ይለቀቁ አይለቀቁ፣ ፖሊስና የሀሪዲ ወጣቶች በተለይ በርካታው የሀሪዲ ሰው ተፖሊስ ጋር ግብግብ፣ እንደውም በቁጥጥር ስር የሆኑ ወጣቶችን ከፖሊስ ጣቢያ ሰብሮ ለመውሰድ የሚደረግ ወደ አንዳንድ ግለሰቦች ቤት በመሄድም የሚያደርጉት እርምጃ ስርዓት አልበኝነት እየታየበት ነው ይባላል እና ይሄስ እንዴት ነው? እንደዚህ ከቀጠለ ወደ ውትድርናው አልዘምትም አንድ ነገር ነው፣ ግን ቤት ድረስ ወይም ደግሞ ከህግ ሰዎች ጋር ግብግብ ወደዚህ ሊወስደን ይችላል። ረሃሜ ይሁን
1: ገብርኤል ይባላል ሳይሆን የምናየው ነገር ነው፣ የተደረጋለ ነገር ነው። እነዚህ ሰዎች ጋጠ ወጥ ናቸው። ህግ አከብሩ፣ የመንግስት መመሪያ ይቀበሉ፣ እንደ ማንኛውም እስራኤላዊ ዜጋ ለሀገሪቱ የሚያደረጉት አስተዋጽኦ ነገር የለም። እንዲያውም የሀገሪቱ ጫና ነው ሆኖ ያሉት። እንዲሁም ባይገርማ አንዳንዶቹ እስራኤል ህልውና የማያውቁም አሉ። ከደሞች አቋም ተለይቶ የማይታይ ሰዎች አሉ እዚህ ውስጥ እና እነዚህ ሰዎች በአንድ በኩል እዚህ ነው አሉ፣ እስራኤል ሀገር ነው አሉ። ይህ አልበቃ ብሎ በእስራኤል አንተ ምን ማንኛውም ሳይረው ዜጋ በሚከፍለው ሀገር ውስጥ ገቢ የሚከፈላቸው ገንዘብ አለ፣ ያን እየተቀበሉ እየበሉ ነው አሉት። እንደዚያ ካላችሁ በሀገሪቱ ህልውና የማታምኑ ሰው ከሆነ በመንግስትም የማታምኑ ከሆነ ለምን የኔን ገንዘብ አመናችሁበት?
0: አዎ ልክ ነው። አንድ ሰው መብቱን ተጠቅሞ ግዴታን በግዴታው አልጠየቅም እንዴት ይቻላል?
1: አይቻልም። እና እንደዚህ ያሉ ጋጠ ወጦች ሆናሉት እነዚህ ሰዎች። ምክንያቱም እንበል ለምሳሌ ወታደርና ለምበለበለ ምክንያቱም እኛ ጠላታችን ነው ኃይላችን ጠላታችን ነው የሚዋጋ ጠላትን እንላቋም ይኖራቸው እንበል በዛ ግን ይሄን ያህል ድፍረት በድነት በቀበል ደረጃ ላይ አርፎ ተርፎ ደግሞ በጠላይ ፍርድ ቤት ዳኛ ምክትል ፕሬዚደንት ናቸው እሳቸው ቤት ድረስ ሄደው ቤታቸውን መስበር ክልላቸው በቤታቸው ክልል ገብቶ መድፈር ከዛም ቤተሰቦች የሚያደርጉትም እናያለን በብሬንበራክ የሚያደርጉት እናያለን በየመንገዱ እየዘጉ ዜጎች ከስራ ወደ ቤት እንዳይመለሱ ወይም ከስራ ወደ ቤት ከቤት ወደ ስራ እንዳይሄዱ ቤተሰቡ ተገብዘ ደርሰው እንዳይንከባከቡ የሆነ የሚያደርጉ ጋጠወጦች ናቸው ልንገረኔ ጋጠወጥ የመጨረሻ ጋጠወጦች ናቸው ምክንያቱም እንደዚህ ያለ ድርጊት ይቅርታ የማደረግለት ነው አላገለግልም ባ ኦኬ እሺ ሌላ አቋም ውሰድ ግን በዚህ አይነት ሁኔታ ዜጎችን በማስቸገር በመረበሽ የእነሱን ገንዘብ እየበላ እኮ ነው ያለው አብጠ ወፍራ ያለው ይሄ በጣም መበሳቸው ነው እንግዲህ እነሱ የተጠሉ በብዙ ደጋፊ ነበራቸው አሁን ራሳቸው በሚወስዱት እርምጃ ጥላቻ ያሳደረባቸው ነው የሚገኘው
0: ግን ራሜም አሁን በዚህ ሀገር ፖለቲካ አንዳንድ ጊዜው ለምሳሌ ከጠቅላይ ሚኒስትሩ አካባቢ ያሉ ሰዎች ሚኒስትሮች ቢሆኑና አንዳንድ ለውጦችን ማድረግ ቢፈልጉ ይሄ ሪፎርም የሚባለውን መንቀሳቀስ ሲሞክሩ በርካታ ሰዎች ጎዳና ላይ ይወጣሉ ይሄ መሆን የለበትም አገር ይጎዳል ምናምን ይላሉ መብታቸው ነው ይገባናል ግን እንደዛ አይነት ጋጠወጥ ነገር ሲሰሩ ለምንድን ነው አብዛኛው ህዝብ ወጦ እነዚህን ሰው የፖለቲካ ሰዎች ቢሆኑ የተቀናቃኛ የሚሆኑ እንደውም አንዳንድ ሰዎች እኮ የፖለቲካ እንጀራቸውን የሚሰሩት እነዚህ ሀርሊዎች ወደ ውትድራ መሄድ ያለባቸው በሚል አቋማቸው ነው ስለዚህ እንደዚህ በሚያደርጉ ጊዜ መንግስት ምናልባት አቅም ላይኖረው ይችላል እነዚህን ሰዎች ቁጭ በሉ እንዲበሉ ለማለት እኛ በዚህ በኩል መንግስትን እንደግፋለን እንትን ላይ ወጠን ጎዳና ላይ ወጣንም ሰላማዊ ሰልፍ በማድረግ እነዚህ ሰዎች ወይ ወደዚህ አልዘምትም ማለት አንድ ነገር ነው ያገሪቱን ህግ መጣስ ደግሞ ሌላ ነው በማለት ለምንድን ነው ከፍተኛ እንትን ሲሆን ማናየው እንቅስቀሳ ሲሆን ማናየው
1: ጥሩ አይደለም ይሄን ያረጋል ለምን እንደሆነ ይሄ ቀስ ያለ የረሰስተላቸው ይመጣው የረሰስተላቸው ከፈፈል የረሰስተላቸው ከዚያ በኋላ ደግሞ መደባደብ ከዚያ በኋላ ደግሞ የከፋ ብዙ ነገር ሊመጣ ይችላል እና ይሄና ይሄ ፊት ለፊት ሆኖ መታገል ነው የሚዋጋው በመጨረሻ ግጭት ፈጠረና ለአጠቃላይ ህብረተሰቡ ለሀገሪቱ አደገኛ ነው እና ይሄንን እነዚህን ህግ የሚጥሱ ሰዎች ህግ አለ በህጉ መሰረት የመንግስት ህግ አስከባሪ ክፍሎች አሉ ፖሊስ አለ የመንግስት አቃቢ ህግ አለ ተለያዩ አሉ በዛ መሰረት እነዚህን ሰዎች እያያዘ ማሰር መቅጣት እንጂ ዜጋና ዜጋ ፊት ለፊት ቆሞ መፎካከርና ከዚያ በኋላ ግጭት መፈጠር አደገኛ ነው ነገሪቱ
0: መመለሻው ላይ ይገኝ ይችላል አዎ ሌላው ወደ አሜሪካና ኢራን ልውሰድ ሁለት ነገሮች አሉ አንድ ስምምነት ለማድረግ ድርድሩ ይባላል በአሸማጋይ ሀገራት በእርግጥ አሜሪካም በተለይ አብዛኛው አሜሪካ የምታቀርበው ነገር ለድርድር ኢራኖች አይቀበሉትም ሁለቱ ሀገራትም አይተማመኑም በሌላ በኩል ደግሞ ባሳለፍነው ሌሊት አሜሪካና ኢራን ሲታኮሱ አድረዋል ይባላልና ድርድር አለ በዚህ ደግሞ ተኩስ አለ እንዴት ሁለቱ ነገሮች አብረው ይሄዳሉ
1: ይሁን የመተማመን ጉዳይ አይደለም አተማመኑ ግን የጥቅም ጉዳይ ነው ጥቅም ጉዳይ ባስመለከተ ሁሉም ጥቅሙን ማስከበር አለበት በስነ ስርዓቱ በህጉ መሰረት እና አሁን ደግሞ የአሜሪካና የኢራን ጉዳይ ሆኖ አሉ ልክ እንደ ገበታ ሆኖ ዝም ብሎ አለ አይደለም እንደዚህ አንዴ ጥሩ ይሆናል አንዴ ደግሞ ወደዚያ ይሆናል አንዴ ምንም ይሄ ነው ብለህ ከግማሽ ሰዓት በኋላ የሚቀያየር ነገር ስለሆነ ለመተንበይ በጣም ያስቸግራል እና አሁን ይሁን ለምሳሌ ጦር አቁም ስምምነት ከኢራን ጋር ተደርሷል ተብሎ ነበር የተወራው ያው አሜሪካ ፕሬዚደንት ያሉት አሜሪካ በኩል ደግሞ ኢራን የአሜሪካ ወዳጅ ሀገሮች የሆኑት እንደነ ባህሬን እንደነ ኦማንን እና ኩዌትን ደበደበች በረዥም ርቀት ተወንጫፊ ሚሳይል ከዚያ አሜሪካ ደግሞ ግርት ምነሱ ምንደው አንድ ድስ ዛለች ክርክስ የሚሏት እሷን አሜሪካ ጎድታለች ምናምን በሚል ነው እንግዲህ እና ይህን ያህል አሜሪካን ኢራን እየደፈረች ነው አለችው አሜሪካ እየደፈረች ነው አለችው ባይገርም እና ይሄ ሁሉ ሀይል በዚህ አካባቢ ተሰፍሯል የአሜሪካ የጦር መርከቦች የጦር አውሮፕላኖች የተለያየ ዘመናዊ የሆኑ መሳሪያዎች የሰለጠኑ ወታደሮች በአካባቢ በብዛት አሉ እና ይሄንን የአሜሪካ ወዳጅ የሆኑት ሀገሮች እንደዚህ አድርጋ ደፍራ ኢራን የጎዳች እያለች የአሜሪካ ፕሬዚዳንት ምንም ከመናገርና ከመስፈራራት ከመፎከር በስተቀር ወይም ደግሞ እንደው ከባድ የሆኑ ቃላትን ከመሰንዘር በስተቀር በተግባር የሚታይ ነገር የለም። እና አሁን አሜሪካ እንዲሆን በኢራን በኩል እየተናቀች ያለችው አሁን ጊዜውን እያጓጠተች ኢራን በውስጥ ጀርባ ጀርባውን ኃይሏ እየጠናከረች ከማትደፈርበት ደረጃ ለመድረስ ነው እየፈለገች ያለችው። እና ይህን አሜሪካ ፕሬዚደንት እንግዲህ እኔ ምን እንዴት እንደሚያወስ አላውቅም። ታዛቢዎች እንደሚሉት በአሁኑ ጊዜ አሜሪካ ፕሬዚደንት ከባድ የሆነ እርምጃ ወታደራዊ እርምጃ መውሰድ ያልቻሉበት ሶስት ምክንያቶች አሉ ይባላል። አንደኛው ያው የፊታችን ሐሙስ የሚከፈተው ዓለም አቀፍ የእግር ኳስ
0: ጨዋታ
1: አለ፣ እዚሁ አሜሪካ ነው የሚካሄደው። አንድ ይሄ ነው። ሁለተኛው አሜሪካ ራሳቸው ፕሬዚደንት ትራምፕ ከጥቂት ቀናት በኋላ 80ኛ ዓመታቸው ይከበራል ተብሎ ይጠበቃል። ሶስተኛው ደግሞ አሜሪካ የተመሰረተችበት 250ኛው ዓመት ይከበራል ተብሏል። ደግሞ አሁን በላይ የተቀራረበ ነው እና እነዚህ አስፈላጊ የሆኑ ወቅቶች በጦርነት ምክንያት ሌላ አካል እንዳይደርስባቸው ስለሚፈልጉ አንስታግራም ዝም ብለው ያሉበት ምክንያት ይሄ ነው። አጸፋ ለመመለስ ያልቻሉበት ምክንያት ወይም ያልሰሩበት ምክንያት በኢራን ላይ የሚሉ ሰዎችም አሉ።
0: ምናልባት እንደዚህ ብለው እየገቡ እየወጡ ስምምነቱ ተቀብያለሁ አልተቀበልኩም እያሉ የእግር ኳሱም ጊዜያዊ ነው ያልፋል፣ የእሳቸው እንትን ተከብሮ ያልፋል፣ የአሜሪካም ተከብሮ ያልፋል፣ ከዛ በኋላ የሚሆን ነገር ይኖራል። ምክንያቱም እነዚህ ሀገሮች ብለው አንድ ቀን እንደው በዋና ጉዳዮች ላይ ሳይፈራረሙ እንደው ጦርነቱን ለማስቀረት ብለው በሆነ ነገር ተፈራርመው ሊቋጭ ይችላል። ይህ አሁን የምናየው ነገር ረሃሜ
1: ሊሆን ይችላል እንዳልኩ ቀደም ብዬ ለመተንበይ በጣም አስቸጋሪ የሆነ ችግር ነው ይሄ። አሁን ቅድምም ስመለከት እዚህ በተለያዩ ወሬ ምንጮች የኢራን ዩኒቨርሲቲ ተማሪዎች
0: እሺ
1: መግቢያ ፈተናው በጣም

0: የዚያ ምናልባት እንደው ዋዜማ ሊሆንም ይችል ይሆናል ብዬ ነው የምገምተው። እስቲ እንግዲህ ቆይተን የምናየው ነገር ነው። ደፍረው የሚቀጥሉበት ከሆነ በውጭም በኩል ድጋፍ ከተሰጣቸው ምናልባት ይሄም ሁኔታ እንግዲህ እና ይኸውልህ አሜሪካና እስራኤልም ምናልባት ይሄን ነገር እንደዚህ ምንም ያጓትቶት ውስጥ ውስጡን ይሄን ነገር እያበሰሉ እያደራጅ ይሆናል የሚል ግምት ሊኖር ይችላል።
1: ምናልባት እንዴት አዎ ሊሆን ይችላል ነገሩን ወደኋላ ብለው ግን እዛው በራሳቸው ኃይል በራሳቸው ሰፈር ግጭት እንዲፈጠር በማድረግም ሊሆን ይችላል። ረሃሚ ማሁን እንዳልከው
0: እንደዛ ይገምታው።
1: መልካም እንደው መጨረሻው ሳምንት እንትን ነው አዲስ ሳምንት ልጀምር ነው እንደ ማጠቃለያ የምትለው ካለ ረሃሚ?
0: ሰላም የደህንነት የአንድነት የመመሳሰል ሳምንት እንዲሆንልን ነው በአጠቃላይ ላይ መላው ህብረተሰባችን ለሀገራችን ለአንተ ምድ የሚመኘው።
1: እጅግ አድርጌ አመሰግናለሁ። አንገፋው ጋዜጠኛ ረሃሚ ማላዛር መልካም ሳምንት። ደህና ደርልኝ።
0: መልካም ሳምንት።
1: እሺ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኬ ጋር ውይይት እንጀምራለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ?
2: ገብርኤል ሰላም። ሰላም ላንተም ለአድማጮችም እንዴት ነህ?
1: መልካም ሳምንት።
2: መልካም ሳምንት ላንተም ለአድማጮችም።
1: በአሜሪካ በታላቁ አሜሪካ አሸማጋይነት የእስራኤልና የሊባኖስ ስምምነት የተኩስ አቁም ስምምነት ተበስሮ ነበር። እዛ ውስጥ ያለው ግን ሂዝባላ እንዴ ማን ነው እንደዚህ ያላችሁ እንደውም እኛን የሚያዋርድ የሚያሳፍር ነው አንቀበለውም ሲል ስምምነቱ ወረቀት ላይና በቃል ሆኖ በተግባር አይታይም። እንደውም ዛሬ በሊባኖስ በርካታ ነገሮች ተፈጥረዋል። አንድ የእስራኤል መከላከያ ሰራዊት ጥቃት ያደርሳል በስተት የሊባኖስን መከላከያ 3 ሰዎችን ገሏል ተብሏል። ሂዝባላም ወደ እስራኤል ጉዳቶችን ለማድረስ እንትን እያለ ነው እየሞከረ ነው። እስራኤልም እየገባች እንትን እያለች ነው። ከሂዝባላ የተኩስ አቁም ስምምነቱን ተቀብያለሁ አልተቀበልኩም ከማለት በፊት ኢራን ነው ቀድማ እንዴ ይሄን የተኩስ አቁም ስምምነት አንቀበለውም ያለችና የሊባኖስ ህዝብም እንዴ ኢራን ነች ጣልቃ ገብታ እንደዚህ ሰላማችን የምታሳጣን በማለቱም የሀገሪቱ መንግስትም ኢራንን መኮንን ጀምሯል። እዚህ አካባቢ ያለውን ነገር እስኪ ሴደር አስዝልን ቅጥቅጥ ፈርፈር አስዝልን እስኪ ጥላ።
2: ያውል ሲጀምር ገብርኤል የሚደራደሩት ማን ናቸው? እስራኤል፣ አሜሪካና የሊባኖስ መንግስት ነው አይደል? ዋናው አራጊ ፈጣሪ ዋናው ማለት ማቆም ወይም ደግሞ መከተል ከፈለገ ማለት ውስጥ መግባት የነበረት የህዝቡላ ድርጅት ውስጥ የለበትም ማለት እንደገና ኢራንም የለችበትም። በእርግጥ የኢራን ጥያቄ ምንድን ነው? እኛ ጋር የተኩስ አቁም ስምምነት ስትደርሱ ትላለች ከአሜሪካ ጋር የህዝቡላ ተጨባጭ ሁኔታ ወይም የሊባኖስ ሁኔታ አንድ ላይ መታየት አለበት። ይህ የኢራን ጥያቄ። አሁን ኢራንን ወደ ጎን አድርግና እዚሁ እስራኤል ከሊባኖስ ጋር በምታደርገው በአሜሪካ ሸማጋይነት በሚደረገው አራተኛ ዙር ድርድር ማለት ነው እንደሚነገረው ከሆነ ምናልባት ይህ ነገር ከጸደቀና ከሰመረ ከተኩስ አቁም አልፎ የሰላም ውል የሰላም ለዛም እንግዲህ ፍላጎቱ እንዳለ የሚነገርበት ሁኔታ አለ። ግን አራጊ ፈጣሪውና ኃይል ያለው የህዝቡላ ድርጅት በፍጹም እናንተ እስከ ነገ ልታወሩ ትችላላችሁ፣ እኔ ግን ይህን አልቀበለውም ሲል ከወዲሁ እንግዲህ የህዝቡላ ድርጅት እና እንዳልከው እሱ ወደ ሀገራችን የሰሜን ክፍሎችን ጥቃቶችን ይሰነዝራል። እስራኤል ዛሬ እንዳልከው 2 የሊባኖስ ጦር ሰራዊት 2 የጦር መኮንኖች እና 1 ወታደር 3 ተገለዋል። እነሱንም በእስራኤል በተወሰደው የኃይል እርምጃ የአየር ኃይል በወሰደው እርምጃ ነው። መጨረሻ ላይ ሲታራ ለይተን አላወቅንም ማለት የመሰለን የህዝቡላ ታጣቂዎች እንጂ የሊባኖስ ወታደር መሆናቸውን አላወቅንም ስትል እስራኤል ከወዲሁ መግለጫ ሰጣለች። ያው እንግዲህ ይህ ነገር ያው በእስራኤል በኩል እንደ ስህተት ይታያል። ለማንኛውም ጥቃቱ እንዳለ ነው። ይህን ሁኔታም የሊባኖስ መንግስት በከፍተኛ ሁኔታ አውግዟል። ማለት እስራኤል የምትወስደው ወታደራዊ እርምጃ እንዲሁም ሌላው የዓለም ሀገራት መሪዎች በዚህ ጉዳይ እስራኤልን እንዲያወግዙና እስራኤል ከምትወስደው እርምጃ እንድትቆጠብ ሲል በሊባኖስ መንግስት በኩልም መግለጫ ወጥቷል። ጎን ለጎን የሊባኖሱ ፕሬዚዳንት ጆሴፍ አውን የሚሉት ደግሞ የኢራንን ጣልቃ ገብነት አይፈልጉም። የሂዝቡል ማለት የሊባኖስን እጣ ፋንታ ለሊባኖስ ህዝብ ተውልን በአካቱ በማለት ኢራንን ይማጸናሉ። ማለት ተውን የማለቱን ግን ኢራንና
1: ግን በዕብራይስጥ አንዳንድ ጊዜ እንደዚህ አይነት ነገር ስንሰማ ቦከር ቶቤል ያው የምንለው ነገር አለ። ይሄ ጣልቃ ከገባች እኮ ኢራን በሊባኖስ ሰላምና ብዙ ነገር ቆይ አይደለ እንዴ ጥላሁን?
2: ውሎ አድሯል። ምክንያቱም ይህን እኮ ነው ማላቀቅ ያልተቻለው ይህ ነው። አሁን በኢራንና በህዝቡላ በኩል እኮ የጀመሩት ነነን ጠባጫሪነትና ከእስራኤል ፊት ለፊት የመቆም ሁኔታ እንደቀጠሉ ነው። በእነሱ ተቀባይነቱ የለውም። በአቋራጭ በአሜሪካ ሸማጋይነት እስራኤልና ሊባኖስ

0: ሲያደርጉ ሲነጋገራሉ። ዋናው ምንድነው ፍላጎታቸው እንዳልኩት ይሄ ነገር ከሰመረና የህዝቡን አድርጅት ቁል ከፈታና ከተዳከመ ሊባኖስ ከእስራኤል ጋር የሰላም ድርድር ነው ኦኬ። እዛ ከመደረሱ በፊት ግን አሜሪካና እስራኤል የሊባኖስን በጣም ደካማ የጦር ሰራዊት በማሰልጠን የጦር መሳሪያዎችን በመስጠት ትጥቁ በማስታጠቅ ሚገርም ገብርኤል ካሁን በፊት ለሊባኖስ የጦር ሰራዊት ከአሜሪካም ሆነ እስራኤልም ራሷ እንዴት ነው ያው ህዝብላን ለማሸነፍ ሲባል ማታደርገው ነገር የለም ብዛት ያላቸውን የጦር መሳሪያዎች ይህንን የመስጠት ሁኔታ በይበልጥ ከአውሮፓ ሀገራት የሊባኖስ የጦር ሲቀበል ቀጥታ የሚገባው ወዴት እንደሆን ታውቃለህ? ወደ ህዝቡላ ድርጅት ነው የሚሄደው። ስለዚህ ይህ ነገር የታወቀ ሌላው አሜሪካና እስራኤል በርግጥ ከጊዜ ግዛት ማለት ነው እንግዲህ በእንደዚህ አይነት ሁኔታ ከጀመረና ህዝብላንና የሊባኖስ መንግስትን በማጣላትና ቀራንስ በማስገባት ምናልባት አንድ ቀን ሊስተካከል ይችላል ነው አላማው። ግን ከመጀመሪያው የሊባኖስ የጦር ሰራዊት ካለው 60 ከመቶዎች የሚሆነው እኮ የሊባኖስ ጦር ሰራዊት የሺ ማህበረሰብ ነው። ሺ ማለት ደግሞ ምን ማለት ነው? የሺ የህዝቡላ ድርጅት ደጋፊዎች ማለት ነው። አሁን ስታስበው 60 ከመቶዎች እንግዲህ ከሆነ ነገ የሊባኖስ ጦር ሰራዊት እንዴት ብለህ ብታሳምነው ነው የህዝቡላን ድርጅት ትጥቁን የሚያስ ወንድማቸውን ሄደው አንደኛ ከወንድሞቻቸው ጋር መዋጋት ማለት ነው፣ ሌላው እነሱን ትጥቅ ፍቱ ነው። ስለዚህ ይህ ህልም ነው፣ የማይሆንም ነገር ነው። በአቋራጭ ምናልባት ኃይል በመጠቀም የተለያዩ የኢኮኖሚ ማዕቀቦችን በመጣል በእንደዚህ አይነት ሁኔታ አሜሪካና እስራኤል የሊባኖስን መንግስት በመደገፍ ምናልባት ሊሳካላ ይችላል። ወደፊት ምን ያው ከወዲሁ ግን እንደምናየው ከሆነ እስራኤልም እርምጃ ትወስዳለች፣ በህዝቡላ ድርጅትም በሀገራችን የሰሜን ክፍል ከዛም አልፎ እንደውም እየዛቱ ነው እስከ ማዕከላዊ ሀገሪቱ ክፍልና ሌሎቹ ቦታም ጥቃት ማድረስ እንችላለን ሲሉ በከፍተኛም እየዛቱ ይገኛል። እና በአንድ በኩል ወረቀት ላይ እንዳልከው የተኩስ አቁም ይባላል፣ በገሃዱ አለምናየው ግን በሀገራችን የሰሜን ክፍል ያሉ ነዋሪዎች ከቦታቸው ተፈናቅለዋል፣ እየተሰደዱ እየሄዱም ነው። በእስራኤል በኩል ደግሞ በምትወስደው እርምጃ ደቡብ ሊባኖስን የማጥራትና ጭራሽ የእስራኤል ጦር ኃይል ወደ ውስጥ የመሄድ ሁኔታ አለ። እንዲያውም ማነቆ ተደርጎበት እንጂ ባለፈው ሳምንት የእስራኤል አየር ኃይል ወደ ቤይሩትና ዳህ አካባቢ ከፍተኛ እርምጃ ለመውሰድን የአካባቢ ቦታው ነዋሪዎችን ልቀቁ ብለው መግለጫ እስከም የደረሱበት ሁኔታ አለ። ያው የአሜሪካ መንግስት አይሆንም ሲል ማቆሙን ልል የፈለግኩት ለማጠቃለል በሊባኖስ ያለው ተጨባጭ ሁኔታ የሊባኖስ መንግስት ከእስራኤል ጋር ሰላም ለመድረስና ጦርነቱን ለማቆም ፍላጎት አለው። ኢራንና ህዝቡላ እጅና ጓንቱ ነው፣ ግን ኃይል ስላላቸውም እንደገና እንዲያውም የእርስ በርስ ጦርነት ሊነሳ ይችላልም ደግሞ ህዝቡላ ያስፈራራ ነው። አዎ በእንደዚህ አይነት ሁኔታ ከመጣችሁ ያው እርስ ሊባኖስ የእርስ በርስ እንጂ ትጥቃችን እንዲሁ አንፈታም፣ እንዲያውም ይላሉ ከእኛ ጋር ሆናችሁ የእስራኤልንን ጦር እናሸንፈው እንዋገው ማለት ነው። ስለዚህ ያው በአንድ በኩል የተኩስ አቁም ይባል እንጂ ሁኔታው ስናየው
1: ሌላው ወደ ይሁዳና ሰማርያ ቀበሌ አካባቢ ልውሰድ። እንደውም ዛሬ ቀን ላይ የወጡ ያሉ ነገሮች ምንድን ነው? በዛ አካባቢ ምትናሃልም የሚባሉት ይሁዲዎችና መከላከያ ሰራዊቱ በአንድ ላይ ሆኖ እዛ አካባቢ ያሉ ፍልስጤማዎችን ደብድበዋል የሚባል መረጃ ነው። የወታደሩ ቃል አቀባይ ሁኔታዎች ይጣራሉ፣ የእስራኤል መከላከያ ሰራዊት ከሆነ እንደዚህ የሚደበድበው የእስራኤል መከላከያ ሰራዊትን እሴት አይወክልም የሚል መግለጫ አውጥቷልና በዚህ አካባቢ ያለው ውጥረት ትርምስስ ወደዚህ ሊወስድን ይችላል? እንደዚህ እየተንከባለለ እስከ መቼ ነው የሚቀጥለው?
0: አዎ ለጥሩ ጥያቄ ገብርኤል። አሁን ከፍተኛ ሁኔታ የእስራኤል የመከላከያ በከፍተኛ ሁኔታ እያሳሰበና እያስጨነቀ ያለው የይሁዳና ሰማርያና አካባቢው ነው። ማለት ተጎራብተውና የሚኖሩ ፍልስጤማውያን አሉ፣ ወደድንም ጠላንም ከነሱ ጋር አሁን በሚገርም ሁኔታ ከአሁን በፊት እነዚህ ፍልስጤማውያን ነበር ባይሳካላቸው ነው እንጂ አሁንም ሽብር ፈጠራ ድርጊት ይሁዳውያን ለመግደል ሙከራ ያደርጋሉ በየቀኑ በየሰዓቱ ባይሳካላቸው እንጂ። ግን አሁን ስናየው እነሱ ሳይሆን የኛ ይሁዳውያን እዛ አካባቢ ሁሉ ማለት አይደለም፣ ይሁዳና ሰማርያ ከግማሽ ሚሊዮን በላይ ይሁዳውያን እስራኤል እውቅና ሳሰጣቸው በሀገር ማለት ነው ከህግ አንጻር እውቅና የሚኖሩ ይሁዳውያን ይኖራሉ። ስለዚህ ከነሱ ውስጥ አናሳ የሆኑት በጣም አክራሪዎች ወደ እነዚህ ፍልስጤማውያን የገጠር ቦታዎች በመግባት እነሱን ይደበድባሉ፣ ንብረትን ያቃጥላሉ። በእርግጥ ባጠፋው ፍልስጤማውያን አልፎ ይህን ድርጊትም ይፈጽማሉ። ግን ጎልቶ እያሳሰበ ያሉ አሁን በይበልጥ ደግሞ ከዚህ አንዳንድ ፎቶግራፎች ሲነሱ በውጭ የገናኛው ታሮች ይሰራጭና እስራኤልን በከፍተኛ ሁኔታ እያወገዙት ያለው የእኛ ዜጎች የኛ ይሁዳውያን በሚያደርጉት አሁን ላልከው ሁለት አጋጣሚዎች ይኸውልህ፣ እስካሁን እንግዲህ አሁን የመከላከያ ኃይሉ እያጠናው ያለው ትናንት ለዛሬ ማጥቢያ ማለት ነው ዛሬ አካባቢ ነው በይፋ የሆነውም የቴንደር የጭነት መኪና ማለት ነው የእስራኤልነን ይሁዳውያን እና ወታደሮችነን የጫነ እንግዲህ እስካሁን የሚጣራው ምንድን ነው በድርጊቱ እዚህ የእስራኤል መከላከያ ኃይል ወታደሮች ናቸው ወይስ የአካባቢ ሰፈር ጠባቂዎች አሉ
1: ሚሊሻዎች ናቸው?
0: አዎ እነሱ በትክክል ግን የለበሱት የእስራኤልነን መለዮ ነው
1: የመከላከያ ሰራዊቱን መለዮ።
0: አዎ አሁን ወታደር ነው አደ በይበልጥ ደግሞ አንድ ወታደር አንድ ፍልስጤማዊ ምድር ላይ ከጣለ በኋላ ሲደበደበው ጭንቅላቱን ይታያልኝ። እንደገና ከደበደባቸው በኋላ ሌላ ሁለት ናቸው ምድር ላይ ወድቀው ያው ያነሳቸው አጥቶ ማለት ነው። አሁን ይሁኔታ በከፍተኛ ሁኔታ በውጭ ሀገር የዜናው ተርብተ በከፍተኛ ሁኔታ እየተሽከረከረ ነው። ምን ማለት ነው? ሲጀምር እነዚህ ሁዳውያን አክራሪዎች ወደ ፍልስጤማን ገጠር ይሄዱና በግ ሰርቀው ዛከባቢ አንዱ ሌላውን የበግ ፍየል መስረቅ ሁኔታ አለ። ሰርቃችኋል ማለት ነው። እነሱ ደግሞ አልሰረቀም በዚያ አንዳጋሮ ይነሳና እነዚህ ሁዳውያን በአደረጉት ድብደባ ማለት ነው ያው እንዳየው ነው። እንግዲህ በከፍተኛ ሁኔታ አይደለም በውጭ ሀገር ውስጥም ራሱ በከፍተኛ ሁኔታ ፖለቲከኞች ይሄን ድርጊት እየወገዙ ምክንያቱም ለእስራኤል ጥሩ ስም አይደለም ይሄ በእንደዚህ አይነት ሁኔታ ፍልስጤም ደብደበ ጥላቸው ስለተዲያው መግደል ማለት ነው በእንደዚህ ለመከላከያ ኃይላችሁ በተለይ ጥሩ ስም አይሰጥም ይሄ ሁኔታ የተወገዘ ነው። የመከላከያ ኃይሉ ወታደር ሆኖ ከተገኘ በዚህ ዙራ ከፍተኛ ያው
1: በሌላው እስኪ እንደው በተወሰኑ አርፍተ ነገሮች በጋዛ ሰርጥ ያለው ሁኔታስ
0: ለወደዛ ከመደበት ገብ ሁለተኛው አጋጣሚ ሌላው ሄብሮን ትናንት ነው የተፈጠረ ሄብሮን አካባቢ ያው ይሁዳና ሰማርያ ጋር የተያዘ ስለሆነ ነው። አንድ አባት ልጁን እና ያው መኪና ውስጥ ነው ማለት የፈራው
1: ሶስት ሰዎች
0: ወደ ቦታ ወደ ሄብሮን አካባቢ ሲሄዱ ማለት ነው ያው በፍጥነት ሲያሽከረክር የሽብር ፈጥራ ሊያደርስ ይችላል በሚል ነው እንግዲህ ወታደሮች እንግዲህ መልሳቸው ግን አንድ ወታደር ማለት ነው በሰነዘረው ቶክስ ማለት ነው ያባቱን ነነን ካቆሰለ እጁን ከመጣ በኋላ የህፃኑን ጭንቅላት መቶ የሰባት ወር ህፃን ልጅ ሞቷል። አሁን አባት የሚለው ምንድነው እኔ ልኩ አፈሙ ሲያዞር ወደ እኔ አቁመን እጄን ወደ ላይ አንስቼ ምንም የሽብር ፈጥራ ድርጊት እንደ ያዩ ነው የተኮሱብኝ። ይህ ሁኔታ ደግሞ በከፍተኛ ሁኔታ ማለት ነው እንግዲህ የአሁንም የመከላከያ ኃይሉ አሁን ይህም እየተጣራ ነው። እነዚህ ሁለት ነገሮች ተደምረው ቅድም ያልኩህና እነዚህ ተደምረው ይሁዳውያን በፍልስጤም ላይ የሚያደርሱት በደል እየተባለ በውጭ ሀገር በሚገርም ሁኔታ የእስራኤልን ስም ጥላቻ
1: ያው ተመሳሳይ ነገሮች በአንድ ቦታ ለዛውም እንደዚህ ትኩሳት ያለበት ቦታ የሚሰጠው የሚዲያ ሽፋን ብዙ ነው ሊሰጠው የሚችል ይገባል።
0: ጥሩ ነገር መጥፎ ነገር ነው ያ ነው ትልቁ ችግራችን አሁን ይሄ ነው። ይሄን የሚሉት ደግሞ አንዳንዶቹ ደንት ክፍል ባለ ምንድነው የሚሉት ፍልስጤማውያን ብለው መጨረሻ ላይ በቃ የመጣው ይምጣ ብለው አመጽ ካነሱ ካለንበት ጦርነት ተጨማሪ እንደውም የተወሰነ ብዛት ያላቸው ወታደሮቻችን እዛ አካባቢ የተሰለፉበት ሁኔታ አለ ምናልባት አመጽ ይነሳል ተብሎ ስለዚህ ግድ ብለን ነገር ፈልገን አመጽ ከተነሳብን ለመቆጣጠርም ያቀተናል የሚል በደህንነት ክፍሎቹ ከፍተኛ ሆነ ስጋት አለ ገብርኤል።
1: እሺ አሁን ወደ ጋዛ ልውሰድና በተወሰኑ ሌላ እንትኖች ስላሉ አርስቶች ስላሉ በጋዛ ሰርጥም የእስራኤል መከላከያ ሰራዊት ጥቃት ወስዶ ፍልስጤማውያን ተገደሉ የሚባል ዜናዎች ወጣሉና ይሄስ ያለው ሁኔታ እንዴት ነው?
0: አዛ አሁንም የሐማስ ድርጅት አሁንም እንዳለ ነው። የሚገርምህ በእስራኤል በኩል የእስራኤል መንግስት ምን ይላል የወደፊት እቅዱ እስካሁን ድረስ እንግዲህ ወደ 50 በላይ 53 ከመቶ የሚሆነው እዛ አካባቢ በእስራኤል ወታደር የተያዘ እንደሆነ ይታወቃል አይደል? የወደፊት እቅዱ የእስራኤል መንግስት 70 ከመቶ የሚሆነውን የጋዛን መሬት ምድር የእስራኤል ወታደር ወይም እስራኤል እንድትቆጣጠረው የጠቅላይ ሚኒስትሩ እንግዲህ በይፋ ግልጽ አድርገዋል።
1: አዎ ሰምቻለሁ።
0: አዎ በሌላ በኩል ደግሞ
1: አሁን 60 ከመቶ ነው አርዛለች አይደል?
0: ወጥ እየተጣጋ ወደዛ ግን እቅዱ የእስራኤል መንግስት እቅዱ የመከላከያ ኃይሉ 70 ከመቶ የሆነውን ማጥፋት ቦታ ነው። ያ አሁን በሌላ በኩል አንዳንድ ዛሬ እንደውም አንዳንድ ያየሁት የቪዲዮ የተቀረጹትን እስራኤል ወይም መከላከያ ኃይሉ ማለት ነው የተቆፈሩትን የሚያገኛቸውን ፍልስጤም አዛ የሐማስ ድርጅት የቆፈራቸውን ዋሻዎች በሲሚንቶ እየደፈነው ነው። ዛት ያለው የሲሚንቶቹ ወደ ቦታው በመልቀቅ ማለት ነው ያንን ዋሻዎች የመድፈን ሁኔታ አለ። ይሄ የሐማስን ድርጅት ለማዳከም እስራኤል ጦር ኃይል ማለት አስፈላጊ ሲሆን ደግሞ በመሪዎችም ሆነ በሽብርተኞችም ጉዳት ሲያደርስ ይታያል። ግን የመጨረሻ ላይ ኦኬ ወደ የት ነው የሚለው ሁኔታ ስታይ የሐማስ ከፍተኛ ባለስልጣናት ወደ ግብጽ በአሜሪካ ግብጽ ከፍተኛ ባለስልጣን ጋር ተገናኝተው አይደለም ትጥቃቸውን መፍታት እንግዲህ ግብጽ ካሸማጊ ሀገሮች አንዷ ነች አይደል? አይደለም ትጥቅ መፍታት እንዶም በቀጣይ አዛን እንዴት ማስተዳደር በሚል በቀጣይ የፖለቲካ ጨዋታ ላይ እየተጫው ያን ተነጋገሩ ይታያል። እዚህ ለመረሳት የለበት ገብርኤል የአሜሪካ መንግስት ወደ አካባቢያችን ሌሎች አውሮፓ ሀገራት አንዳንዶችን በመላክ አዛን በተመለከተ የተነደፈ የትራምፕ እቅድ አለ አይደል? እሱ ትንሽ ቆይቶ ያው እሱ ደግሞ ስራ መጀመር ሊጀምር የሚባልበት ሁኔታ አለ። ምንም እንኳን ድምፁ የጠፋ መስሎ ቢታይ ያ ሲሆን አሁን እስራኤልንም ራሱ ኦኬ ወደ ስምምነት ሲባል አዛን በገንባት ሲባል እስራኤልም ጦሯን እንድታወጣ እንደገና የምትገደድበት ደረጃ ትደርስ ትችላለች ይባላል። ስለዚህ ይህም አሁን ስትራቴጂ ካለመኖሩ የተነሳ የእስራኤል ወታደሮቻችን ከቦታው ይገኛሉ ሌላ መሬት ለመያዝ እንግዲህ መመሪያ የተሰጠበት ሁኔታ አለ። በሌላ በኩል የሐማስ ድርጅት እየተጠናከረና ኃይሉን እያጠናከረ ይገኛል። ይህም ራሱ መልስ የሌለው እንዴት ነው መሄጃው የተጠፋበት የተናገረበት አጋር درسنا
1: ملكم ليلو طلعوا عنده تنش كرم ثاني ميجروا ناندي تتبلو سووتش يتنقرو بتيالو عندنا نجزي عندما توقعوا إسرائيل موساد رجيت بهون عقر ندازي هذا الرقسي بال إسرائيل أير خيل هنا كل كيلومتر تشاقرو متو متاسي بال بدأم يسجم مال سووتش يامنا الوقت نكارين دالاتشو أهون دقمو يوتو ألو نقروش من دنو بتالي سمونون إسرائيل كإيران قرر ورنتي يادر رجش بالجزي بازار باجان ليو كوماندوان أسلفا عندن دمر جونشتر انديت ليلة قروس إسرائيل مكلاك يا سرائيل ليو هاي الأسلفو من مدرقنو يتموكرو من دنو يتورع اللوست لها
0: أول أنا تروتي ياك أنا جبريل أنت مثل أشون نجارو شيء إسرائيل إنما كلاك هيل مالت نونغليش ميسم يفتح مجاب دول مالت رجع رجوتهم تجمع روبت من عارب أتودا فيت تورنا ذوق على جموعنا بتككل بمسح زوريان بفيلم فيلم ميلسار ريتشارد يعتبرله مكنا عطوا بعد ما شن تايتون ما يتوق بتأم بتأم بتأم تامر كمون مثلنا مكنا عطوا إسرائيل ليو كوماندوش إسرائيل يمرجع رجيت أبلاتنا بذات الله تودين إن تكفلوش كإسرائيل تنبر وش وتو بذات بالناتشو يتقلات عقروش ودا جادلن يتقلات عقروش ووست قبتو مرجع بمسب سبعة فلاقي شون امتكات بمادرس بذي يبلاي النتاشون اسمس قنو يبلاي بكا معنى النتاشون استوقو عالي من ما لفت اللقينو يتقور النت كم جمرو بيفيت لمثال يزيو إراك إراك ووست معنى إراك وطادر مهون إيران منقص من سحياك مالتنو الزاكا بابي خولت يتقور سفروشن يامير إسرائيل طور حيال الزالي قمتون انتر إيران كإسرائيل كإيران قرب هذا رجع شو تورن لذا حسبوا ماله تورن تو كم درجوا بفيت كل تيتور سفرج عند رنيانو عندهم إسرائيل إنن ذاك بعثت عنو دم خانو شن إنن يتورو مصاريو شن كاي بوهلا يعني نوري عورتو بشرشة منقص درجة درسو منقص وتعذرو دبوتاو لكو يعني نقدر لمسلك بيادرجم إسرائيل أيير خيل كبوتاو رمجة بموسو شرش ندايت تجو بمادرج خذي جربا أمريكا لتش بتاع أمريكا أو كاو دقاف ستريهون بتوني تللي فلكوت إيراق مدر لي إسرائيل يتور كامب ولت يتور كامب وش نادرجا إيران بوسط ده شو إرمدة كفتينون الجيب سال وانه على ما ينبر من على بات إسرائيل يتور أوكرانو شبودات كده رصد باتو بايلاتوش كده اللفول أقدمو رجعت على مستنا وتدروش يود لما تدرك كسبونا كذا ما الفو إرمدة لمست إيه
1: كلا لا لمست الشيء
0: كلا لا لمست إيه عندنو ليلو وده سوماليلاند كربك زي بس ما لفنا غير أو بإسرائيل إنه إسرائيل ليو كوماندو إسرائيل مرجع درجته كو إيراك با إكرتا إيران وستراسو قبتو وستراسو وستقبتو بزو سرام بيسارا منو لذي النازل دو لجيز يو سماتشو نفاتة دوغو بيوچ أغريزنا من توشنو إسرائيل هونس لذي قد بيفات ناجر يد يوچ أغريزنا من توشي تاو كوماندو نجي بزات بان لاتشو ياكا بمكاكلن يوم سراغ أغروش إنن ميريوت كاتار نزيكال الناسو ما بدبك معناته عندما كان عندنا جروش جار كسم من نت اللي بمدرس بند زينة تونيت إسرائيل وتدرو تران النب بتأم فتاني هون ويو كوماندو شد نمرجع درجة عبارات ودوست بمات جبا في جمر إسرائيل بمتوسطو فكانت ندالكو كدم بإيراك عند تحسبوا معناته والنزيع كبا بإيران اللي بيوصلوا من على بتحسوس كوني أمريكا تورو فلان ثم الطوفان اللي توصلنا كم في اللقاط تدرو يتجني بتونا يزان جزء إسرائيل يمجمر يعطي إياك إيه كتو إسرائيل لن يعطون إني أنا وطوال لن يعطون إذا نام طوال بتسوق جودة تدرس بأمريكا إيراسي كم ترشوا بداج راسي زيجينا زيجينا وتنفس تلج إسرائيل هسابع كمان أدر من معناته والتعذر وتساقط وردو أسكدمو النزام والتعذر هو لما تصدق تادر قولنا الزاكا متقنى بوي تقول سفرنا ليه لو الزاكا بعدو خنام يتلاقيو دمتاز عالماتشن بدرون يتمولا الزاكا بعدو خنام أسفلاجي هونو تكاكر بمهون بذاتي عنا تنبوت دمون تادر قوات إيرانوس بتوصدو إرمجا أكا بعدو خنام النزي يالكو والتادروش ليو كوماندوش بنيوسو إرمجا بذاتي عنا تنبوت استراتيجي كوبوتوش يمتو بطنيتا لنا عبدي ساعدة اللم للفلقين ملكا إيه نقدر بمتعرفون بفيلم إسرائيل جود كويس وجهين نقدر لها.
1: أوكي. ليلو أمريكا نا إيران ስምምነት ለማድረግ ድርድር ላይ ናቸው ባሸማጋይ ሀገራት በኩል። ይሄ ስምምነት ምን ምን ነው የሚነካ? በኢራን ላይ በተለይ ጋሪን የምንለው ኒውክለሩን ይነካል? የሩቅርቀት መወንጨፍ የሚችሉ የባሊስቲክ ሚሳኤሎችን ይነካል? ፕሮክሲ የምንላቸውን በኢራን ተኮልኩሎ የሚያድጉ እንደነ ሐማስና ሂዝባላ እንዲለያዩ ከኢራን ጋር ይነካል? እንደው እስራኤል ጦርነት የወጣችባቸውን አላማዎች ይነካል? ይሄ ስምምነት ምን ላይ ያጠነጠነ? ምን ላይ ነው እየተቀራረቡ? ምን ላይ ነው እየተለያዩ ያሉት? ጥላውን
0: ያው ሁለቱንም ማገናኘቸው እንደገና እስራኤልንም ጨምሮ ማለት ነው። በይበልጥ ደግሞ የእስራኤልን ጥያቄ በመጠየቅና አሜሪካም በጣም እየተከራከረችበት ያለው ለኢራን የኒውክለር ጦር መሳሪያ ባለቤት መሆን የለባትም ነው። አሁን በፊት ከተወሰኑ 10 ዓመታት በፊት ሰሜን ኮሪያ ያደረገው የደረሰችበትን በማካለል ማለት ይቻላል ሰሜን ኮሪያ በሰሜን ኮሪያ ሲደረግ የጦር መሳሪያ ባለቤት ስትሆን የተሰራው ስህተት በኢራን መደገን የለበትም የሚል የአሜሪካ አቋም አለ። ምን ማለት ነው? ኢራን የኒውክለር ጦር መሳሪያ ባለቤት መሆን የለባትም፣ የተብላለው የኡራኒየም መውጣት አለበት፣ እንዲሁም ለሶስተኛ ሀገር ሳይሆን እኔው ራሴ አሜሪካ እኔ መውሰድ አለብኝ የሚል ጥያቄ አለ። ኢራን ደግሞ ይህንን በፍጹም የማለት ሁኔታ አለ። በፍጹም ይህንን አሳልፌ አልሰጥም። በአንድ በኩል ኢራን ይህን ነገር አሳልፋ ሰጠች ማለት እጇን ሰጠች ማለት ነው ገብርኤል። ምክንያቱም ከዛ በኋላ ኃይል ከሌላትና በትክክል ይህ ነገር የሚያስፈራው ይህን እንደገና ባሊስቲክ ሚሳይሎችን በተመለከተም ማምረት የለባትም የሚል አለ። ቢያንስ እስከተወሰነ ርቀት እንጂ ከዛ በላይ መድረስ ማምረት የለባትም። እነዚህ ነገሮችን ከተነጠቀች ኢራን ነገ እንደ ማን አይደለም አሜሪካ፣ ካጠገብ ያሉት ሌሎች ሀገራት አሁን የሚፈሯት እነሱም ጥቃት ሊፈጽሙባት ይችላሉ። ስለዚህ ይህን ስለምታውቅ ይህን ነገር አሳልፋ መስጠት አትፈልግም። በአሜሪካ በኩል ይህ ነገር ካልሆነ ስምምነት ላይ አልደርስም ትላለች። ያው የእስራኤልም ጥያቄም እስራኤል የምትፈልገው ይህን ከመሆኑ የተነሳ ኢራንን ይህን ነገር በፍጹም የማለት ሁኔታ አሁን የኢራን ትልቁ ብስለት እንዲያውም ትናንት የአሜሪካው ፕሬዚዳንት በዛው አካባቢ ለጋዜጠኞች ተጠይቀው የአንድ ለአንድ ውይይት ነበር ሳይ ምንድን ነው እሱ ለሚጠይቁ ጥያቄና ለሚይዙት ዛቻ ኢራናውያን በፍጹም ምንም ፍራቻ በሌለበት ጠንካሮች ናቸው አሉ ዶናልድ ትራምፕ። ኢራን ጠንካራ ናት፣ እንደገና ኩራታቸው ደግሞ ከአንገት በቀር ከራሳቸው በላይ ኩራታቸውን ይፈልጋሉ። ምን ማለት ነው? ይህን አነጋገር ለምን እንደተናገሩ አይገባኝም። ምክንያቱም ይህ ነገር አሁን ለአካባቢው ሀገራትም ራሱ ለአሜሪካ ወዳጅ ሀገሮች ልክ የኢራን ጠንካር በናገሩ እኔ አስበው የተናገሩታል። ለማንኛውም ኢራን የምትፈልገው ገብርኤል የምትፈልገው ነገር ኢራን ይህን የጦር መሳሪያ አሳልፋ አትሰጥም እያለች ነው፣ ሀይሏን እያጠናከረች ነው። እንደውም እንደነገረው ከሆነ 70% ምንም እንኳ ዶናልድ ትራምፕ ዛሬ እና ትናንት ደጋግሞ በኢራን በተወሰደው እርምጃ 20% የሚሆን እንጂ ከዛ በላይ ምንም አይነት ባሊስቲክ ሚሳይል የላትም የሚል መግለጫ ቢሰጡም፣ ትልቁ ፍላጎቷ ግን ገብርኤል የኢራን ትልቁ ፍላጎት በውጭ ሀገር የተያዘባት ወደ $24 ቢሊዮን አለ። ይህ ገንዘብ እንዲለቀቅላት ትፈልጋለች። በእርግጥ አሁን የሆርሙዞች መጠን ማለት ምንም መግባትና መውጫ ሳይኖረው ኢራን እኮ በኢራቅ በኩል ነዳጇን እኮ እየሸጠች ነው።
1: ሌላ አማራጭ
0: አላት፣ ሌሎች አማራጮች አሏት። ያ ሆነ ይሄ ግን ይበልጥ የምትፈልገው የውስጥ የኢኮኖሚ ችግር ስላለባት፣ የኑሮ ውድነት ስላለ ይህን የተያዘውን $24 ቢሊዮን እንዲለቀቅላት ለማድረግ ኦኬ ወደ ስምምነቱ እየመጣን ነው ግን ትልና የራሷን ጥያቄ የኒውክለር ጦር መሳሪያ የሚለው
1: ስለዚህ ይሄ ነገር ገና ጊዜ ይወስዳል። ኢራኖች
0: በጣም ጊዜ ይወስዳል።
1: እንደው ዛሬ መጨረሻ ጥያቄ፣ አሜሪካና ኢራን እያደረጉት ያለው ጦርነት በተለይ ባሳለፍነው ሌሊት ኢራን የተኮሰቻቸው የባሊስቲክ ሚሳኤሎች በኩዌትና በባህሬን ጥቃት ለማድረስ እንትን ብለው ነበረ፣ ተዘጋጅተው ነበረ። ስለዚህ ኢራንና አሜሪካ እያደረጉት ያለው ጦርነት ለባህረ ሰላጤ ሀገራት ምን ያስተምራቸዋል?
0: ያውልህ ጥሩ ጥያቄ ነው ገብርኤል። ሲጀምር ትናንት የነበረው ላስረዳ፣ ባንደር አባስ የተባለ የኢራን ያው ከሀራጅ ባልተናነሰ ሌላ ቦታ አላት። ያን አካባቢ አሜሪካ ጥቃት ትፈጽማለች። ያው አሜሪካ እንግዲህ የራሷ ቀይ መስመርም አላትኝ። ስለዚህ ባንደር አባስን ስትመታ የኢራንን ቦታ ማለት ነው፣ የኢራን ጦር ኃይል ደግሞ ወደ ሆርሙዝ አካባቢ ወደ 4 የሚሆኑ ድሮኖችን ይልካል። እነዚህ ድሮኖችም ብዙም ሳይሄዱ ሳይርቁ ማለት ነው እዙ አካባቢ አሜሪካ ጸረ ሚሳይሏ ይደመስሳሉ። ይህን ያየችው ኢራን ደግሞ በአካባቢው ሀገራት ማለት ነው ኩዌትና አካባቢዋጋ ወደ 7 የሚሆኑ ሚሳኤሎችን ነን ይልኩና ያው እነሱ የከሸፉበት ሁኔታ አለ። ምን ማለት ነው? አሁን የጦር ምድልሱ አለ። አሁን ያልከው ጥያቄ ግን ለምሳሌ እንደ ባህሪን የሚታፈሉት ባህሪና ኩዌት ናቸው ግን እነሱ ተነዘረው አሁን የባህሪን በኩልና አሚሪ ወጣት እነዛ የሚሉት ምንድነው? ቀይ መስመር አልፋችኋል ለኢራን መንግስት ነው ማለት እኛ ምንም ነገር ሳናደርግ በእኛ ላይ ተወስዱት እንደረምጃ ማቆም ከእንግዲህ በኋላ ግን ያው ህግና ደንብ በፈቅደው መሰረት አገር ለመከላከል ስለ እኛ ምርምጃ ነው ማለት የማስፈራራት ሁኔታ ይሳካል ያደርጉታል እኔ እንጃ። ግን ኢራን አሜሪካንና የምራቡን ዓለም ለማስፈራራት ስትል መጀመሪያ ወደ አሜሪካ የላከችው ነው በርግጥ ቢከሽባትም ግን የጎረቤት ሀገሮችን ለማስፈራራትና እነሱ ነነናለ በእነሱ ላይ ምትዝተውና የማስፈራራት ሁኔታ ምትሞክርበት ሁኔታ አለ። ምክንያቱም ያንን አካባቢ በመታበት ጊዜ አንደኛ ያው ብዛት ያለው ንብረት በነዳጅ ምርት ዋጋ ነው ከፍተኛ ጉዳት ይመጣል ነው። ሌላው እነዚህ ሀገራት ከፍራቻ የተነሳ አሜሪካ ከምትወስደው እርምጃ እንድትቆጠብ ከዛም አልፎ ጦርነት ውስጥ እንድትገባ ይፈልጉ እንደተደምረው ነው እና ለጥያቄ መልስ አሜሪካ አካባቢውን ቀይ መስመር ተጣልፍ ኢራን ማለት ነው እርምጃ ተወስዳለች። ባጠፈው ደግሞ ኢራን አሁን ፍራቻው የለብኝም ካንቻላ አልትራነስ በማለት መልስ ልካለች። በእንደዚህ አይነት ሁኔታ ፒንግ ፖንግ ካለ ማለት ነው እና ይሄ ነገር ወዴት ያደርሳው ወደ ጦርነት ያስገባ ይሆን አይመስለኝም። ምክንያቱም የኢራን ይቅርታ የአሜሪካ መንግስት ወደ ጦርነት ያለመግባት አሁን ከጊዜው ጋር ጥሩ መስሎ አይታየኝም። እንዳሉት እንግዲህ አሜሪካ ነጻነት ቀን አለ የሞንዲያ የሚቀጥለው የስፖርት ድርጅት ከተጠበቀ እነዚህ ነገሮች ተደምረው ተጽዕኖ ያሳድራልኝ
1: መልካ
0: ግዜን ማስረዘም ግዜን መግፋት ብቻ ነው ተይዞ ያልገበረ።
1: ልክ ነህ። ጥላሁን ለሰጠህን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ሳምንት።
0: መልካም ሳምንት ለአንተም አድማጮች።
1: እሺ የተከበራችሁ አድማጮቻችን አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን። ለቴክኒክ ባለሙያችን አሰፍ የወራይ ፒከር ምስጋና ይድረሰው። አብራችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ሳምንት ይሁንላችሁ። በሰላም ደህና ደሩ።